0: ኣይንኽእልን ኢና በሉ። ሰላም ሚዛናዊ ሓይሊ ምህላው ኣይኮነን። የግዳስ በብመዓልቱ ብዝርርብን ብፍትሕን ስለ ዝህነፅ ኒኮለሳዊ ኣፅዋር ክውገድን ፍትሕን ቅኑዕ ኣመክንዮን ክሰፍን ጻውዒት ኣቕሪቦም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሪፓብሊካዊት ሃገረ ፈረንሳ ደኺመ ዘይትብል ተጣባቒት ሰላምን ብዝሓውነትን ኮይና ክትቅጽል ተማሕጺኖም። ሃገረ ፈረንሳይ ንባህላዊ ስነ ምግባራዊ ስርዓታት እምንቲ ብምዃን ኣፅዋር ዘይብሉን ኣፅዋር ዘራግፍን ሰላም ንምፍጣር ተዓይን፣ ነዚ ሸቶ እዚ ንምፍጻም ፍሉይ ኣበርክቶ ብምግባር ድማ ብሓላፍነት ትጽዒራላ በሉ። ንናጽነትኩም ሓባራዊ ረብሓ ብቐጻሊ ብምሕሳብ ዕበዩ ብምባል ድማ መደርኦም ዛዘሙ።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ ጉዕዞ ናብ ብፈረንሳ ዕለት 25 መስከረም ኣብ ቀዳማይ ውዕሎ ድሕሪ 46 ዓመት ቅዱስ ዮሃንስ ጳውሎስ ዳግማዊ ፓሪስ ኣብ ዝርከብ ናይ ትምህርቲ ስነ ፍልጠትን ባህልን ዩኔስኮ ቀንዲ ህንፃ ኣብ ዘካይድዎም መብፃሕ ዘስምዖዎ መደረ እቲ ትካል ውድብ ሕብራት ሃገራት ኣብ ኣገልግሎት ሰብኣዊ ከብርን ሓቅን ሰላምን ክስጉም ከም እተላበው ዜና ቫቲካን ኣፍሊጡ። ኣብ ፓሪስ ኣብ ዝርከብ ኣብ ናይ ትምህርቲ ስነ ፍልጠትን ባህልን ዋና ህንፃ ኣብ ዘካ ዶ ዕደት ንሰላምን ሓቅን ሰብኣዊ ክብርን ዳግማይ ተወፋይነት ክግበር ፃውዒት ኣቕሪቦም ስነ ፍልጠታውን እደ ጥበባውን ምዕባለ ካብ ስነ ምግባር ምዝፍለ መጋበርያ ዕብለላን ጥፋኣትን ክኸውን ከም ዝኽእል የጠንቅቑ። ውድብ ንተምሕርቲ ስነ ፍልጠትን ባህልን ሰብኣውነት ኣብ ገዛእ ርእሱ ብዛዕባ ታሪኹን ብዛዕባ መጻኢኡን ከስተንትነሉ ዝኽእል ቦታ እንክብሉ ይገልጽዎ። ቅዱስነቶም እቲ ዕለት 2 ሰነ 1980 ዓ.ም ዮሃንስ ጳውሎስ ዳግማዊ ብምስዓብ ኣብ ናይ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት መብፅሕ ኣካይዶም ኣብ ዘስምዖም መደረ ዕለት 2 ሰነ 1980 ዓ.ም ማለት ድሕሪ 46 ዓመት ዮሃንስ ጳውሎስ ዳግማዊ ዘካይድዎም መብፅሕ ዝሰዓበ ከም ዝኾነ ብምዝኽኻር ሰብ ሰላ ባህሊ ናይ ብሓቂ ሰብኣዊ ሂወት ይነብር ዝብል ናይ ዮሃንስ ጳውሎስ ዳግማዊ ቃል ዘኪሮም ቤተ ክርስቲያን ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ኣብ ኣገልግሎት ሓባራዊ ረብሓ ሓለፋ ዘለዎም መሻረኽቲ ገይራ ከም እትርእዮን ብፍላይ ድማ ሓቀና ሰብኣዊ ምዕባለ ንምዕባለ ነፍሲ ወከፍ ሰብን ናይ ምሉእ ሰብን ከመልክት ስለ ዘለዎ የስተብህሉ። ኣብ ሕማረት መደረ ርእሰ ሊቃነ ጳጳሳት ልዮን ነፍሲ ወከፍ ባህልን ነፍሲ ወከፍ ወለዶን ክምልሶ ዘለዎ ሕቶ ከም ዘሎን እዚ ሕቶ እዚ ድማ ሰብ ምዃን እንታይ ማለት እዩ ዝብል ሕቶ ዘሎ ኮይኑ ነዚ ሕቶ እዚ ብቐጥታ ምስ ትምህርታት ተሓሒዞም ትምህርቲ ኣብ ምጥራይ ክእለት ወይ ንዋታዊ ምዕባለ ክወርድ ከም ዘይክእላት ተሓሳሲቦም ዝኾነ ትምህርቲ ትርጉም ሂወት ዝብል ሕቶ ክምልስ እንተዘይክኢሉ ከም ምሉእ ክቕፀር ኣይክእልን እዩ ቢሎም ነፍሲ ወከፍ ሰብ ካብ ዝውለደላ ግዜ ጀሚሩ ዝካፈሎ ተቓልዓነት ኣስተንቲኖም ነፍሲ ወከፍ ሰብ ከም ቆልዓ ኣብ ካልኦት ፅጋዕተይና ኮይኑ ከም ዝውለድ፣ ስለዚ ድማ ኣብ ውሽጢ ናይ ሓልዮትን ሓላፍነትን ዝምድና ናብ ዓለም ከም ዝኣትዋ ዝተብሂሎም ኩላትና ዕርቃናን ተፀጊምናን ኢና ተወሊድና። ወዲ ሰብ ኣብ እንጌራን ቃላትን ሓልዮትን ፍቕርን ከም ዝምርኮዝ ኣመልኪቶም ንዚ ናይ ሓባር ተመክሮ እንተረሲዕናዮ ህይወት ወዲ ሰብ ከም ህያብን ሓላፍነትን ካብ ምፍላጥ ናብ ሸቐጥ ክንቅይሮ ኣብ ዝድርቕ ሓደጋን ወድቕ እንክብሉ ይሕብሩ። ርእሰ ሊቃነ ጳጳሳት እደ ጥበብን ሰብ ሰርሖ ኣስተውዕሎን ዘስዕቦ ብድሆታት ብፍላይ ኣቃልቦ ሂቦም ኣብ እዋናዊ ሕብረተሰብ ዘጋጥም ካብ ዘሎ ሓደ ስግንጢር እንከጠንቅቑ እናውስኸ ዝኸይድ ዘሎ ውደራ ዝተራቀ ስርዓተ ኣስተውዕሎ ወይ ብልሒ ከም ዝውንን ክግለጽ እንከሎ ደቂ ሰባት ንባዕሎም ብመሰረት ብቕዓቶምን ኣፍራይነቶምን ይመዝኑ። ብልሒ ምስ ስርዓተ መርበባውነት ዝተኣሳሰረ ክኸውን እንከሎ ነቲ ዘይገሃዝ ክብሪ ደቂ ሰባት ንምልላይ ግን ንቃለስ ሰብ ሰርሖ ኣስተውዕሎ ሰፊሕ ሓበሬታ ከሰላስልን ከዛምድን ይኽእል እዩ። እንተኾነ ግን ኣብ ዝተነብረ ተመክሮ ዝተሰረተ ትርጉም ህይወት ወዲ ሰብ ዝምልከት ሕቶታት ክምልስ ኣይክእልን እንክብሉ ኣስዒቦም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ምስ መራኸቢ ብዙሓንን ስነ ኣሃዛዊ እደ ጥበብን ሓላፍነታዊ መተእስሳር ዘተባብዕ ዘበገሶ ትምህርቲ መራኸቢ ብዙሓንን ሓበሬታን ኣድኒቆም ንህፃናትን መንእሰያትን ፍሉይ ኣቃልቦ ክግበር ፀውዒት ብምቕራብ ኣብ ኣሃዛዊ መዋእል ተቓልዕነቶም ንምዝመዛ ዕድል ክኸውን ፈጺሙ የብሉን። እደ ጥበብ ኣብ ክንድኡ ንትምህርቶም ዝምድናታቶምን ናይ ምሕሳብን ምፍላጥን ናጽነቶምን ክድግፍ የተሓሳስቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ናይ ትምህርቲ ስነ ፍልጠትን ባህልን ውድብ መሰረቲ መትከላት ምልስ ቢሎም ነቲ ኣብ 1945 ዓ.ም ዝጸደቐ ቅዋም ናይ ትትካል ዘኪሮም ውግኣት ኣብ ኣእምሮ ደቂ ሰባት ስለ ዝጅምር ኣብ ኣእምሮ ደቂ ሰባት እዩ መከላኸሊ ሰላም ክህነፅ ዘለዎ ቢሎም እተን ቃላት ድሕሪ ካልኣይ ኩናት ዓለም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ካብ ብዙ መሰረት 8 ዓመታት ዝሕለፈ እውን እንተኾነ ኣገደስቲ ኮይነን ይቕፅላ ኣለዋ። ስነ ፍልጠታዊ ማዕባለ ካብ ጥበብ ምዝፍ

0: ፍለ ዕጥቂ ክኸውን ይኽእል ኣብ ትሕቲ ስነ ሓሳብ ዝግዛእ ባህሊ ድማ ናብ ነዝሒ ክወርድ ከም ዝኽእልን ካብ ሓቂ ዝተነፀለ ትምህርቲ ድማ ንሕልና ናይ ምትዕፅጻፍ መጋበርያ ክኸውን ከም ዝኽእልን ኣብሪሖም ርእሰ ሊቃነ ጳጳሳት ሰላም ብውዕላት ጥራይ ክህነፅ ኣይክእልን እዩ እንክብሉ ኣፅኒዖም የግዳስ ሓቀና ሰላም ካብ ፍትሕን ካብቲ ንኻልእ ሰብ ሓው ወይ ሓብቲ ከማኻ ሰብ ምዃኑ ኣፍልጦ ክህብ ካብ ዝኽእል ቅኑዕ ድሌት ክብገስ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን ባቢሎንን ጴንጠቆስጠን ዝብል ክልተ መፅሓፍ ቅዱሳዊ ምስልታት ተጠቂሞም ተነፃፃሪ ኣቀራርባታት ደቂ ሰባት ሓባራዊ ህወት ዝገልፁ ምዃኖም ብምሕባር ግንቢ ባቢሎን ብዓብላልነት ዝተፃዕነ ሓድነት ከም ዝውክልን ጴንጠቆስጠ ድማ ናብ ብዙሕነት ዘይድምስስ ሓድነት ከም ዘመልክት ኣብሪሆም ሓድነት ብዝኾነ ይኹን መገዲ ንብዙሕነት ኣይዓብጦን እዩ። እንታይ ደኣ ብዙሕነት ብስኒት ድምፅታትን ወጅህታትን ብዕምብብ ያኽእሎ ኣብዛ ኣብ መላእ ኣህጉራት ቅፅበታዊ ርክብ ክትገብር እትኽእል ዓለም ብዝኾነ ርክብ ዝያዳ ሓቀና ኮይኑ ማለት ኣይኮነን እንክብሉ ኣመልኪቶም ሓበሬታ ብዙሕ እዩ። ምስ ጥበብ ግን ተመሳሳሊ ትርጉም የብሉን። ናይ ሓባር ስነ ምግባራዊ መሰረት እንተዘይሃልዩ እደ ጥበባዊ መራኸብታት ናይ ሓሶት ሓበሬታ ከብዝሑን ዘተ ኣብ ክንዲ ዘዕብዩ ክዕንቅፉን ከም ዝኽእሉ የጠንቅቁ። ርእሰ ሊቃነ ጳጳሳት ሊዮን ኣህጉራዊ ትካላት ዘጋጥመን ዘሎ ፀገማት እውን ኣመልኪቶም ዝኾነት ውልቀ ሃገር ቤና ክትፈትሖ ዘይትኽእል ፀገማት ምላሽ ክህባ ዘሎ ትፅቢት እናወሰኸ ከም ዝመፀን ኣብ ተመሳሳሊ እዋን ድማ ብዛዕባ ኣድማዕነትን ሕቶታት ከም ዘጋጥመንን ኣመልኪቶም ኣብቲ ፅሑፍ እቲ ከምቲ ሳሕቲ ዝረኸቦ ኣዝዩ ዝድለ ፅቡቕ ባሕሪ ኣጉሊሑ ንሱ ድማ ምትእምማን እዩ። ፍልልያት ናይ ግድን ሓደጋ ከም ዘይኮነ ምትእምማን ቅንዕና ዘለዎ ዘተ ካብቲ ውልቀ ሰባት ባዕሎም ክበፅሕዎ ዝኽእሉ ዝዓበየ ፅቡቕ ነገር ክመፅእ ከም ዝኽእል ምትእምማን ቢሎም ቅድስቲ መንበር ኣቡድ ብትምህርቲ ስነ ፍልጠትን ባህልን ካልኦት ኣህጉራዊ ትካላትን ዘሎ እምነት ከተሕይል ከም እትደሊ ድማ ሓቢሮም ንትምህርቲ ስነ ፍልጠትን ባህልን ምስዕዮ ንሰላም ብምትእስሳር ነፍሲ ወከፍ ናብ ዓለም ዝተወልደ ህፃን ከም ምልክት ተስፋ ነፍሲ ወከፍ ኣብ ምድላይ ሓቂ ዝተወፈየ ሰብ ድማ ናይ ተስፋ ተግባር ከም ዝፍፀም ኣተሓሳሲቦም መደርዖም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካቴድራል ባዚሊካ ኖተርዳም ዘፓሪስ ምስ ጳጳሳትን ካህናትን ዲያቆናትን ተምሃርቲ ዘራክነትን ኣባላት ሰብ ፉ ህይወት ገዳማውያንን ገዳማውያትን ጸሎት ዘሰርካ ብፂሖም። ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ልኡካነ ወንጌል ክኾኑን ቅኑዕ ፍቕሪ ኣብ ስርዓተ ኣምልኾ ከማዕብሉን ከምኡውን ብጸሎት ናብ ጐይታ ክቐርቡ ጻውዒት ኣቕሪቦም። ኣብ ካቴድራል ኖተርዳም ፓሪስ ደድሕርቲ ንመብዛሕትኡ ክፋል ናይቲ ቤተ ክርስቲያን ዘዕነወ ባርዕ ሓዊ ድሕሪ 6 ዓመት ጸኒሖም ምስ ካህናትን ኣባላት ሰብፉ ህይወት ገዳማውያንን ገዳማውያትን ፈረንሳይ ኣብ ዘዕረግዎ ጸሎት ዘሰርግ በቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሃሴት እትብል ዓዋዲት መልእኽቶም ዘቕረብዎ ተልእኾ ወንጌላዊ ተሓድሶን ረኣይን ተቐሪጾም ልኡካነ ወንጌል ክኾኑ ኣተባብዕዎም። ቅዱስ ኣቦና ኣብስተንትንኦም ጽባቕ እዛ ዳግም እተሃንጸት ቤተ ክርስቲያን ነቲ ዕርፍቲ ዝሰኣነ ልብና ይዛረበናን ናብ ሰላም ከም ዝጽውዓናን ብምግላጽ ነዛ ካቴድራል ኣብ ቅድሚ ዒንትና ዳግም ዝኸፈተልና ባህላውን ነባርን መንፈሳውን ጉዕዞታት እንደገና ንምንቕቓሕ እተገብረ ህዝባውን ውልቃውን ኣበርክቶ ቤተ ክርስቲያን ኣጉልሑ። እዚ ዳግመ ህንፀት እዚ ምስ ኩሎም ብፍላይ ከኣ ምስቶም ኣብ ከባቢኦም ዘለዉ ሓደሓደ ግዜ ርሑቓት ዝመስሉ ግን ከኣ ብገለ መንገዲ ድሮ ናብ ክርስቶስን ቤተ ክርስቲያንን ዝቐረቡ ሰባት ንምርኻብ ኣጋጣሚ ዝኸፈተ ምዃኑ ኣመልከቱ። ዳግመ ምሕዳስ ካቴድራል ፓሪስ ነታ ከተማ ጥራይ ዘይኮነስ ንኹለን ከተማታትን ዞባታትን ፈረንሳይ እውን መተባብዒ ክኸውን ይኽእል እዩ። እዚ ድማ ንባህላዊ ፍልልያት ከወሃህድን ነቲ ተኸፋፈለን ዝቖሰለን ሕብረተሰብና ክሕውዮ ዝኽእል ተራን ተቐባልነት ዘለዎን ናብ ተልእኾ ወንጌላውነት ክቕየር ዝኽእልን እዩ በሉ። እዚ ከምዚ ኢሉ እንከሎ ይብሉ ቅዱስ ኣቦና፣ ኖተርዳም ልክዕ ከም ኩለን ኣብያተ ክርስቲያን ብቐዳምነት ናይ ጸሎትን ኣምልኾን ቤተ ኣምላኽ ክትከውን ከም እተዳለወት ኣዘኻኸርዎም። ብፍላይ ከኣ ኣብ መስዋዕተ ቅዱስ ቁርባን ከኣ እዩ እዚ ዝግለጽ። ብዘይ ስርዓተ ኣምልኾ ቤተ ክርስቲያን ንነፍሳ ትስእኖ እያ ድማ በሉ። ኣብ ክንድኡስ ኣብዚ ኣብ ሓደ ንዓበየ ዝኸይድ ዘሎ ማሕበረሰብ ቤተ ክርስቲያን ነቲ ክትኮኖ ዘለዋ ክትከውን ማለት ህያው ኣካል ክትከውን ንኹሉ ትውፊታትን ስርዓታትን ዘመሓላልፈላ ነገራት ናብ ውዳሴ ከተቕርብ እምነት ዘለዋ ማሕበር እያ። ንሳ ብስርዓተ ኣምልኾ ኣቢላ ንነፍሲ ወከፍ ሰብ ምኽንያት ህላዊኣ እትነግሮ ኣካል እያ። ብዛዕባ ስርዓተ ሊጡርግያ እንከስተንትኑ ከም ቦታ ተስፋን ሰላምን ገይሮም ገለጽዎ። ንስርዓታት ዘመነ ሊጡርግያ ምኽባር ንዓበይቲ ፍጻሜታት ህይወቱ ዝጽምብል ክንዲ ዝኾነ ኣዕሩኽ ክርስቶስ ይገብረና እዩ። ኣብ ሓደ እዋን ከዓ ነቲ ኣብ ግዜና ዘሎ ምልክታት ንኸነለልዮ ይሕግዘና ክብሉ እውን ተላበው ነቶም ናይ ስርዓተ ሊጡርግያ ሓላፍነት ዘለዎም ኣካላት ንኣሽቱ ማሕበረሰባት ኣብ ዝእከብሉ እዋን እውን ከይተረፈ ንስርዓተ ኣምልኾ ብኽብርን ብኣግባቡን ከቕርቡ ጻውዒት ኣቕሪቦም ንዘመናት ዝቕጽል ዘሎ ዓሚቕ ትርጉምን ጽባቐን ስርዓተ ሊጡርግያ ዘመሓላልፈልና ወትሩ ኣብ ቅድምቲ ዝኸብር ምስጢር ዝዓይ ትሕትና ኣብነት ክኾነና ንቑሓት ወረስቲ ቅዱሳት ኣቦታት ቤተ ክርስቲያን ክኾኑ ድማ ጻውዒት ኣቕረቡ ብተወሳኺ እውን ነቲ ኣብ ካልኣይ ጉባኤ ቫቲካን እተገብረ ናይ ስርዓተ ሊጡርግያ ተሓድሶ ኣጉልሑ ካህናትን ሰብፉ ህይወት ገዳማውያንን ገዳማውያትን ከዓ ንስርዓተ ኣምልኾ ዘለዎም ፍቕሪ ከማዕብሉ ከምኡ እውን መሰኻኽርን ኣገልገልትን ናይ መላእ ህዝቢ ኣምላኽን ትንቢታዊ ክህነትን ንጉሳዊ ጽውዓን ክኾኑ ተማሕጸንዎም ሓድነት ህዝቢ ኣምላኽ ምእንቲ ከተደልድሉ ምስ ደካይ ቅዱስ ጴጥሮስን ምስ ቤተ ክርስቲያንን ዘለኩም ሕብረት ቅድሚ ብሕታዊ ምርጫታትኩም ግበሩ ክብሉ እውን ጻውዒት ኣቕርብሎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንኹሎም እቶም ኣባኡ ተረኽቡ ሰባት ስለቲ ንጻውዒት ኣምላኽ ዝሃብዎ ምላሽን ንጐይታ ዝረኣይዎ ተኣማንነትን ኣመስገንዎም ብጸሎት ድማ ናብ ኣምላኽ ክቐርቡ ኣተባብዕዎም ብዛዕባ ክፉት ካቴድራል ዝገልጽ ራእይ ብምዝካር ድማ ቤተ ክርስቲያን ኖተርዳም ንስኻትኩም እውን ናብ ቅድስናን መዓልታዊ ተልኾን ብሓድሽ ድራኼ ምስ ኣዳግም ምእንቲ ክትውለዱ እንደገና ተወሊድኩም ኢኹም በሉ ኣብ ማእከል ህዝብኹም ንጹር መግለጺ መለኮታዊ ኣደነት ቤተ ክርስቲያን ኩኑ ንሳ ድማ ንፍቕሪ ኣምላኽ ብምምስካር ንደቂ ሰብ እትመልሶምን እተሕውዮምን እያ በሉ ቅዱስ ኣቦና ንመልእኽቶም ብጸሎት ብምትዛም ቅድስቲ ድንግል ማርያም እሙናት ኮይኖም ክቕጽሉ ምእንቲ ክትሕልዎምን ንተልእኾ ቤተ ክርስቲያን ፈረንሳ እትመርሖ ኮኸብ ክትከውንን ጸልዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፈረንሳ ሃዋርያዊ ምብጻሕ ኣብ ዘካይድሉ ዘለዉ ነታ ቐዳመይቲ መዓልቲ ዑደቶም ምስ 80,000 መንእሰያት ጸሎተ ንዋን ብምዕራግ ዛዚሞም ቅዱስ ኣቦና ንሕቶታቶም ብምምላስ ብዘይፍርሒ ንክርስቶስ ክስዕቡ ድማ ኣተባብዕዎም እቲ ኣብ ሃገረ ፈረንሳ ዝዓበየ ናይ ስፖርት ሜዳ ዝኾነ ስታድዩም ፈረንሳይ ብ1998 ካብ ዝኽፈታት ሒዙ ከምዚ ዝኣመሰለ ኣኼባ ተኻይድሉ ኣይፈልጥን እዩ 80,000 ሰባት ክሕዝ ዝኽእል ኮይኑ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ፓሪስን ካብ መላእ ፈረንሳይን ዝመጹ መንእሰያት ኣባኡ ጸሎተ ንዋ ማዕሪጎም ካብ ገጠራትን ከተማታትን ሰራሕተይናታት ተምሃሮ መንእሰያት ክኢላታት ብእምነቶምን ቃል ርእሰ ሊቃነ ጳጳሳት ንምስማዕን ብዘለዎም ባህግን ሓድነት ዝገልጹ እዮም ዝነበሩ እታ ምሸት እቲኣ ብምስክርነትን መዛሙራትን ስነ ጥበባዊ ምርኢታትን እያ እተጀመረት ድሕርዚ እቲ መደብ በቶም ሞሮን ዝስመዩ 2,500 ዝኾኑ ጉጅለ መዘምራን ዘቕረብዎ ናይ ካቺኒ መዝሙር ኣቬ ማርያ ቀጸለ ብፁእ ኣቡነ ኤቲን ጊለት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብቲ ስታድዩም ምስ በጽሑ ንቅዱስነቶም ኣብ ዘቕረብዎ ናይ እንቋዕ ብድሓን መጻኩም ቃል ስታድዩም ናይ መላእ ፈረንሳ ክብሉ ነቲ ኣጋጣሚ ገለጽዎ እዚ ድማ ነቲ ናይቲ ሰበኻን ኣባኡ ተኣከቡ 80,000 መንእሰያትን ዓለምለኻዊ ባህላውን ዓሌታውን ብዝሓውነት ንምጉላሕ ዝዓለመ እዩ ዝነበረ ኣብ ቅድሚ ርእሰ ሊቃነ ጳጳሳት ድማ ተኸታታሊ ሰሌዳታት ናይ ቅዱሳን ኣይቆና ንህይወት ብዙሓት ቅዱሳን ፈረንሳይ ከም ዝገልጽ ይዘዋወር ነበረ እቲ ምርኢት ኣብ ናሕስቲ ስታድዩም ብእተገብረ ናይ ርችት ምትኳስ ስነ ስርዓት ድማ ተዛዘመ እቶም መንእሰያት ከዓ ልዮን ልዮን ክብሉ ይጭድሩ ነበሩ ርእሰ ሊቃነ ጳጳሳት ድማ ብወገኖም ብፍሽኽታን ኣእዳዎም ብምውዝዋዝን ምላሽ ሃብዎም ብድሕሪ እዚ ክልተ መንእሰያት ምስክርነቶም ኣካፈሉ ኣብ ጽጉማት ጎረባብቲ እትሰርሕ ተምሃሪት ስነ መድሃኒት ዝኾነት ክሎኤ ንርእሰ ሊቃነ ጳጳሳት እምነታ ንኻልኦት ሃይማኖታት ብኸመይ ከተካፍሎም ከም እትኽእል ሓተተቶም ቅዱስ ኣቦና ከዓ ኩላትና ክፍሊ ዝመንፈሳዊ ምንቅስቓስ ኢና ክብሉ መለሱላ ብዙሓት ሰባት ንሕቶ ኣምላኽ ዘይፈልጥዎ ምዃኖም ብሓቂ ጸገም እዩ እንተኾነ ግን ብዙሓት ንሕቶ ደቂ ሰባት እውን ዘይፈልጥዎ ምዃኖም ከምኡ ይበሉ ብዙሓት ሰባት ብዛዕባቶም ኣብ ከባቢኦም ዘለዉ ተገዳስነት ከም ዘይብሎምን ንድኻታት ከም ዝንዕቁን ነቶም እተነቀፍቲ ኣካላትን ሕሙማትን ከም ዝነጽግዎም ነፍሲ ወከፍ ሰብ ነቲ ዘፍርዮ ጥራይ ዋጋ ከም ዘለዎ ገይሩ ብምሕሳብ ገለልተይና ከም ዝኸውን ገለጹ ኣብ ጽጉማት ጎረባብቲ ኣብ እትገብሮ ዕዮ ክትጸንዕ ኣተባብዕዋ ኣብኡ እዩ ኣብ መዓልታዊ ናብራ ሓደሓደ ግዜ ድማ ኣብ ማእከል ጸገማት እምነት ህያው ምስክርነት ተስፋ እትኸውን በሉ ካብ ገጠር ናይ ፈረንሳይ ዝመጸ ፍራንስዋ ብዛዕባ ሕርሻ ዘጽንዕ ዘሎ መራሒ ስካውት ድማ ኣብ ሓደ ቁርፂ ፍቓድ ከኣቱ ስለ ዝደለየ ንኣንፈት ህይወቱ ብኸመይ ከስተውዕል ከም ዝኽእል ብኸመይ ብተኣማንነት ክውፈ ከም ዘለዎን ሓተተ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ንኽንዓቢ ዝሕግዘና ንኣገልግሎት ሰላም ገዛእ ርእስኻ ምውፋዩ ክብሉ መለሱሉ ተጸምዶ ፍርሒ ናብ ተስፋ ምጉርምራም ከኣ ናብ ሓላፍነት ዝስምዖ ተሳትፎ ክቕየርን ከሎ እዩ ዝርከብ بز خمز دما نقص لنا بمفواز حاد النتن ركب كبلون عمل كتلو نوعوع سمعيتكم كم عنقفات زخانو قجتن مترطارن عبكن دوسن مزعي مدبات حادا قنيا بمخانو قزياوي بحري سمعيتاو ركبات تنك افساب او مأسر دخام سكرين كموون بزعبا لوت اكليمان قطبان احقراو كنتاتن زلنا شاقلوت زن صبارق يبلو نز سمعيتات زي تتنكيقنا كن سمعو علنا بلو نسقاي مزانونا دما لبنا كفوت كخوونا اللو عمو داتا قدو سابونا نتوم ناب كهنت ويهي وات منكسنا بيلوم زسنا دوز اللو نقويتانان مدحانينان إيسوس كريستوس كسعبو تساوعيتي سمعكم اللو بمبال أزخا خروم بيتا خرستيان فرنسا أزيا تدليكم يازلا نزيس أوعيتي زدما أي تفرهو وكبلو التبابعوهم عمو داتا رساليك أنا باباسات اليوم مبال أسر تربعته نتوم منسيات أبسلست تأزازات زتاكورة محسن تاب مقراب رحاقو تتابقو تقالسو كبلو تلابوهم قدامي كابت عبيتن كنتونتن عمز عنس السعين رحاقو مخنياتو زي سمعيتات زي أسرنان زي واردنان كندزخونه قال اي نبزحاشن مقعاز ورزونا مالت صبقاتن حقيناتاتن نبز قبرنا برتعي نمدلاين ناب قدسنا نمخادن ناب فتحن امناتن لكسن تعقستن لوحاتن نبصح سالساي كابتن قدامت كلتا يوز صعب مرحقن نابون مبصحن ناي امنت قال سي حتت از مالتكا كم دك مزامرت يسوس متن بوونجيل منبار ابز قبر قال سي مستاف مالتيو زي مسكالوت زغبر قالسي ايكونن كبلو قدوس ابونا بمغلا كمززا مسلك قالسي اصوار عمص نعقاتن وي چقونان ايتقمنيو اتنكو اصوارنا نغزار اسخا تهبو فقريو دمابلو اب قدمتوم مس املاخ زلونا ركب زصاررو حايلتات كمون نسباتن حزبتاتن كفلاليو زدليو حايلتات برهان منفس قدوس يبرهانان يتصنان عنانيو بلو امودااتا نتوم ابتينا اي سبورت ميدا زترخبو 80 شحمن سيات نغويتان مس اب كنا معبلو زلونا ورزونا بحبار نمرص بمبال صاوعي تاقربولم
0: كبراتنا كبران سمحتنا سلام كتتالكم نمسكن ناي لومي مدب فنونا ابزي الزازم ابنات محمد فنوك صابنا الراقب بدحنا سلامة سنحو يتبارك يسوس كريستوس لوليتور يسوس كريستوس.

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ልሙዕ 27 መስከረም 2026 ዓመተ ምሕረት መደብ ፈነወና ብሰሪካን ጳጳሳት ልምበል 14 ካብ 25 ክሳብ 28 መስከረም ኣብ ፈረንሳ ብዘካይዱ ዘሎ ሃዋርያ ዕለት ካልኣይ መዓልቲ ውዕሎን ናይ ቅዱስ መንበሮና ፀሓፊ ካርዲናል ፓሮሊን ኣብ ኒውዮርክ ኣብ ዝካየድ ዘሎ ሓፈሻዊ ጉባኤ ውድብ ሕቡራት ሃገራት ተረኺቦም ዘስምዖም መደረ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍለዝግን ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወን ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ፓሪስ ዝርከብ ማእከል ማሕበራዊ ውህደት ባኪታ ዑደት ብምግባር ኩሉ ሰብ ነቲ ኣምላኽ ዝሃበና መንፈሳውን ንዋታውን ህያባት ብምክፋል ህወት ብብዝሒ ከስተማቕር የተባብዑ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ዕለት 26 መስከረም ፓሪስ ኣብ ዝርከብ ማእከል ባኪታ ንስደተኛታትን ተመዛበልትን ደገፍ ማሕበራዊ ውህደትን ኣገልግሎት ዝህብ ዑደት ከም ዘካይዱን ኣብኡ ምስ በፅሑ በቲ ማእከል ዝተሓገዙ ሰባት ኣብ ዝሃቦም መግለፂ ነቲ መሳለጥያ ዘመሓድር ርእሰ ሰባኻታት ፓሪስን ነቶም እንግዶት ሰማዒ እዝኒ ህንፀትን ዕርክነትን ዘቕርቡ ብዙሓት ወለንተናታትን ሰራሕተናታትን ምስጋናኦም ገሊፆም ኣብ ኢጣልያ ጊልያ ዝነበረት ድሓር ኣባል ሰቡፉ ህወት ዝኾነት መነኮስ ቅድስቲ ጆሶፊን ባኪታ ደቂ ኣንስትዮ ኣብ ምህናት ስልጣነ ፍቅሪ መሰረታዊ ተራ ናይትን ማሕበረሰባት ዝቕንጥጥን ብፅምዋ ዝሓመማ ከተማታትን ዞባታትን ዝሕርግን ባህሊ ዝትክእ ንምስትውዓል ኣስተንፍሶ ምዃና ቅዱስ ኣቦና ብዘስምዖም መደረ ከም ዘመልከቱን ብቐረባ ክንሪኦም ከለና ታሪክ ቤተ ክርስትያንን ናይ ሰብኣውነትን በቶም ገዛእ ርእሶም ኣብ ልዕሊ ካልኦት ብምፅዓንን ብምዕብላልን ናይ ምዕዋት ጦብላሕታ ዝህቡ ዘይኮነስ በቶም ቦታ ዝህቡ መስርሕ ሰላም ዘበግሱ መተእሞማን ዝሓንፁን ህወት ዘተባብዑን እዩ። ባኪታ ነቶም ዘይረኣዩን ክትግምቶም ዘይከኣል ክብሪ ነፍሲ ወከፍ ሓውናን ሓብትናን ንምኽባር ግልያወት ክገብር ዝኽእል ዘመናዊ ቁጠባና ከመይ ጌርና ክንጥምት ከም ዘሎና ተርእየና። ድኻታት ንክርስትያን ስነ ማሕበረሰብኣዊ ምድብ ዘይኮኑስ ስጋ ክርስቶስ እዮም፣ ንሱ ድማ ሓልዮት ክንገብርን ከነፍቅሮምን ይዕድመና ኢሎም ርእሰ ሊቃነ ጳጳሳት ኩሉ ሰብ ካብ እግዚኣብሔር ዝተቐበሎ መንፈሳዊ ንዋታውን ህያባት ከካፍሉ ኣተባቢዖም ዝህቦ ዘይብሉ ድኻ የልቦን ዝቕበሎ ዘይብሉ ሃብታም ድማ የልቦን። ድሩትነት ነፍሲ ወከፍ ሰብ ንካልኦት በሪ ኣማን ምስጢራዊ ህላወ ኣብ ዝኾነሉ ቦታ ህወት ብብዝሒ ኣሎ። ኣብነን ንሓድ ሕድና ብምክፋል ነቲ ሓጢኣት ኣብ ታሪክ ዘእቶ ፀገመ በዲህና ምድሓን ንኩሉ ክፉት ቀጻሊ መስርሕ ምዃኑ ንምሃር። ርእሰ ሊቃነ ጳጳሳት መልእኽቲ ቅዱስ ጳውሎስ ናብ ሰብ ቆሮንጦስ ብምጥቃስ ነፍስ ወከፍ ኣባል ኣካል ክርስትያን ነፍስ ወከፍ ካልእ ኣባል የድልዮ እዩ ቢሎም ቅዱስ ጳውሎስ ኣብ ሓንቲ ካብተን ሃብታማትን ብባህሊ ዝተፈላለያ ከተማታት ጥንታዊት ሮማውያን ዓለም ንዝነበሩ ክርስትያን ክዛረብን ከሎ እግዚኣብሄር እቲ ዝዓበየ ክብሪ ናይቲ ትሑት ኣካል ምእንቲ ክኸውን ኣብ ውሽጢ ስጋ ምፍልላይ ከይህሉ እቶም ኣካላት ግን ሓደ ዓይነት ሓልዮት ኣብ ነናሓድሕዶም ክገብሩ ኢሉ ነገራት ከም ዘዳለዎ የስተብህል ኣስዒቦም መደርኦምን ክዛዝሙ ንማእከል ባኪታ ንኩሎም ኣብ መላእ ፈረንሳ ተመሳሳሊ ኣገልግሎት ግብረ ሰናይ ዘካይዱ ክርስትያን ኣመስኪኖም ነቲ ብሕውነታዊ ኣቀባብላን ምቋሚ መደባትን ምስታ ከተማ ብዝግበር ዘተን ነቲ መንፈስ ልዕል ዘብልን ንዓለም ዝያዳ ሰብኣዊ ዝገብራን ንሓድ ሕድኩም ምሕላይ ቀጽሉ ከም ዝበሉ ዜና ቫቲካን የመላኽት። ርእሰ ሊቃነ ጳጳሳት ልዑል መበል 14 ምስ ሲኖዳዊ ጉባኤ ፈረንሳ ንኡሳን ክርስትያን ሓደስ ዝተጠመቁ ካቶሊካውያን ተራኺቦም أبزسم عوام مدارة كسر من ناوسة خزقايد زلون ناب أمنا تقربو بسحي أقليحهم بتاكريستيان دما كينو تمكات كاتسن يوم كم التلابو زينا فاتيكان أفليتو رسالي كان باباسات لنمبر عصر تربعة أب فرنسا تركب بتاكريستيان أب مجمار زلا بتاكريستيان كتكوون تعويعهم نتهم أمنا تزداليو وي ناب عزم اللسو كسر من ناوسة خزقايد زلو بسحتات كتقبلن كاتسن يوم كتوهاهدن التقل انك بلو على تسران شدستان مسكرم أبا كاتوليكا منبارت بابا باريس أبا زسمعو مدارة أبا كالاي مع تهوري قعزون أبا فرنسا نعبالات قوبع زباوي سنوداونات نوسان كريستيان حدس ستات أماقو كريستيان كم تراخبون كونناتهم أبتي بعميق إيهاي مانوتاونات زتللي حبرتسب ملكتات تقبار أملاق انك بلو غاليتهم أب تركب جاودي ماري إيلين سوفينس لزقربوك المسكرنات دم أمسجينام بزحي ناب أفدق أمنزم لزو سبات كومو أوين بزحات بتحتات مبعتا مسترات كريستيانا ويهوات مجمار زداليو مرعي يقرمني انقبلو زي تسمعهم حسيت كم زكافلو زينا فاتيكان يحبر رسالي كان باباسات اتناو سخات زقايد زلو كتر السبات وانجل داق ماي رخيبو منت امنت زحاق فو السبات اب اواناوي تفرنسا تقاراج اوك مصر يقل ايو انتقوناقن كينو اهزاو تابتصابن سنة محبراو تنتانن زقايد زي جبت ملكت تكبر تقا أملاق موخانو أفلتوكو وهابو يقبا إلوم رسالي كان باباسات فرانشيسكو نتي مقال زي تسفونت التحساسبا زبلوو نق أفيتا بمزكار كاب تسعرنتن أقبتن أتنكيقوم أبي كندوس نتي منفس قدوس أبي تسأل ماطلي تزقوها هارو نعشتو حال حالتا كومو أون أبي مأكل إشوق كيترافة كباقول زيز عرنشتو زرعي انكبلوز غالتسوو بيتا كريستيان كتلاليون كتكلا خلن تمحتينام ازد ما جبوت ناي قسنت تباقسون منفس قدوس نبيتا كريستيان أبو مصنعي نوسان كريستيان حدست تتمعو كاتوليكاويان نتم كم بحدس جمرون نابي يمرح كم زرلو نمحتات دلونت كم زدلي غاليت عام رسالي كان باباسات الليون قدم حجي باباسات فرنسا ستتك أملو أقلال تصعب مزكار مؤمنان أب مجمار التركب بيتا كريستيان أب أمرو أم كسئلون كالوح نتما حسينام كم زبالت بيتا كريستيان نتم ناب أمنات زقاتو مسجزي تصنعون قوامن ممرحي كتقرب كم زلوا أردي أم فرنسا نوح وان أب مجمار كريستيان نازنبران أي قسنة تمكرو دحرك على وقع علمن مسكالا أي قبعي فاتيكان زتا سهسر محدث محبر السب نقصان كريستيان حويسهم بمملكات كريستيانا مبعتها بمقبل مسترات كم زي الزازم أسميرهم إتهم حدشنا بأمنة زقربو ولك أو تاريخهمن منفسو تمكرو من أخبيرهم كقبلو يكب محبر السب كريستيان دما دحرت مكات أبمسنا يوم ناي مقدس الحلف النت ألو حدشت تتمعو كريستيان أبمحبر السبات سبخاتات متخخابات تسألوت ملوك بملوك وحاهادون أب كدوسات متصحفتن تيولوجيان تمهرتن كريستياناوي قبرة قباوي هيواتن كل مداوي كرسي كراخبو تسوي عام رسالي كان باباسات الليون أب مسرح مبعتها وكريستنا أقداسنا تليتورجيا انكا قلوحو ليتورجيا نتدروز تمحر كايو أب مقبارت رايز درات دحري تمهرتا كريستوز متصنقار كوينو كرأ يبلون انتاي داعا ناي كريستوز فاسيكا ميستر هلوي قبرن بعلو ترقوم وانجلن هيواتك زي أبي هرنز قلت إيو هرمتاتن قوانقوان سرعتاتن اللي ترقيا زيين نتاصر أكال نايتي ناي ملواتن مدلاو نسو تافي مستراتن مخوانو يبرهو رسالي كان باباسات نخلوم كاتوليكاويان أبملو هيوات مصنع قداس مخوانو أسميروم أباليق قبو مدلاون هنتات كراخبو يقبع سرحتيناتات هاوريو قسنة دما مسحف قدساو تيولوجياوي لترقياوي منفساون سلطانا تراي زي كونس نتوم بيناونت سقعين كال عميق صقماتن كتقالل زخل تمكر هيوت زلوام سبات نمسناي زدل سباو بحريات اون يدليوم كم زبل مسناي ناي قربتن رهراهن لوحاتن انكبلو زغلصو قدي ناي نفس وكف سب غزي مخبار يحتت بحبار مكو عزب القد مقبال مالت ايو كهناتن علماويان مؤمنانن ابالي جن نوسان كريستيانن مرحت غواصوتن حدث ዝጠመቑን ኩሎም ኣብ ክርስትያናዊ ጉዕዞ ንሓድሕዶም ዘበርክትዎ ነገር ከም ዘለዎም ድማ ደጊሞም የረጋግፁ ሊቀ ጳጳሳት ሊዮን ንቅዱስ ኣጎስጢኖስ ከም ኣብነት ብምቕራብ ንኣሽቱ ጅማሮ እምነት ምስ ግዜ ከመይ ገይሩ ክዓቢ ከም ዝኽእል ኣመልኪቶም ኣጎስጢኖስ ምስ እምነት ብቅዱስ ኣምብሮጽዮስ ከም ዝተላለየ ይዝክር ኣብ ግዜ ጥምቀቱ ድማ እምነቱ ገና ንእሽቶ ዘርኢ ምንባራ ይዝክር ኮይኑ ግን እቲ ዘርኢ እቲ ጨናኣፍሩ መፅለሊ ዝኾነ ገረብ ኮይኑ ዓብዩ ቢሎም ነቶም ንኡሰ ክርስትያንን ሓደስቲ ዝተጠመቑ ክርስትያን ብምርኣይ ክልቲኡ ስራሕ መንፈስ ቅዱስን ንቤተ ክርስትያን ኣብ ፈረንሳ ናይ ምፍራይ መብፅዓን ከም ዝርእዩ ገሊፆም ብግዴኹም ኣብዚ ማሕበረሰብ ልኡካን ወንጌል ኩኑ ኢሎም ርእሰ ሊቃነ ጳጳሳት ቅድስቲ ተሬዛ ዘህፃነ ኢየሱስን ቅዱስ ማርቲን ዘቶርስን ሓዊሱ ንዓይ ፈረንሳ ቅዱሳን ምስክርነቶም ብምዝካር ቅድስቲ ተሬዛ ምትእምማን ንፀጋ ማዕፁታት ከም ዝኸፍት ቅዱስ ማርቲን ድማ ምክፋልን ሕውነታዊ ግብረ ሰናይን ከም ዝውክል ብትሑታት መገዲ ኣቢላ ከም እትምህር ገሊፆም እዞም ቅዱሳት እዚኣቶም ምስ ብዙሓት ካልኦት ቅዱሳን ፈረንሳ ብምዃን ንክርስትያን እቲ ተልእኾ ሎሚ ልዕሊ ኩሉ ኣብ መዓልታዊ ሂወት ንህላወ ጎይታ እሙናት ብምዃን ከም ዝህነፅ የዘኻኽሩ ቢሎም ነቶም ኣብቲ ቦታ ዝነበሩ ንሓድሕዶም ተቐባቢሎም ብሓባር እምነት ከም መሓላለፉ ዝኽእሉ ህያው ህዝቢ ቤተ ክርስትያን ኣብ ፈረንሳ ክምስርቱ ተማሕፂኖም መደርኦም ዛዚሞም
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መጠቓለሊ መደብ ናይቲ ኣብ ከተማ ፓሪስ ዘካየዱ ሃዋርያዊ ምብፃሕ ቅድሚ ናብ ከተማ ሎርድ ምኻዶም ኣብቲ ፕላስ ደላ ኮንኮርድ ተባሂሉ ዝፍለጥ ቅርዓት ከተማ ፓሪስ ምሳስታት 700,000 ዝኾኑ ምእመናን ኣብ ዘዕረጎ መስዋእተ ቅዳሴ ብዛዕባ እቲ ኣብ መዓሙቕ ነፍሲ ወከፍ ሰብ ዘሎ ጽምእ ኣምላኽ ኣስተንቲኖም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካልኣይ መዓልቲ ናይቲ ሃዋርያዊ ዑደቶም ናብ ሃገረ ፈረንሳይ ኣብ ዘካፈልዎ ስብከት ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ምንጪ ናይቲ ንጽምእና ዘርዊ ማይ ህይወት እዩ ክብሉ ኣስተምሃሩ ቅዱስ ኣቦና ኣብቲ ኣብ ማእከል ከተማ ፓሪስ ኣብ ዝርከብ ፕላስ ደላ ኮንኮርድ ተባሂሉ ዝጽዋዕ ቅርዓት ንዝተረኽቡ ኣስታት 700,000 ዝኾኑ ምእመናን ኣብ ዘካፈልዎ ስብከት ቃል ኣምላኽ ንኣምላኽ ናይ ምርካብ ባህጊ ኣብ ልብና ይነብር ኣሎ እቲ ብምስጢረ ስጋዊኡ ኣቢሉ ድማ ንነፍሲ ወከፍ ሰብ ኣብ ማእከል ታሪኹ ክራኸቦ ዝመጽእን ንገዛ ርእሱ ከም ሓቀይና ምንጪ ናይቲ ንጽምእና ዘርዊ ማይ ህይወት ብምዃን ዝግለጽ ድማ ኢየሱስ ክርስቶስ እዩ ክብሉ ኣስተምሃሩ ርእሰ ሊቃነ ጳጳሳት ንኣስተንትንኦም ኣብቲ ንምስሊ ማይ ህይወት ብቐጻሊ ዘመልክት ኣብ ዕለተ ዝኽሪ ቅድስቲ ድንግል ማርያም ምንጪ ድሕነት ዝንበብ ክፍሊ ቅዱስ መጽሓፍ ምርኩስ ብምግባር እዮም ዘካፈሉ እቲ ኣብ ራእይ ነቢይ ሕዝቅኤል ተገሊጹ ዘሎ እቲ ካብ ቤተ መቕደስ ዝውሕዝ ዝነበረ ማይ ከምኡውን ኣብ ወንጌል ዮሃንስ ከምቲ ካብ እተወግአ ጐኒ ክርስቶስ ዝውሕዝ ዝነበረ ማይ ነቲ ከም ደቂ ኣምላኽ መጠን ከም ብሓድሽ ንኽንውለድ ዘኽእለና ዘመልክት እዩ ዝነበረ ንቅዱስ ኣጐስጢኖስ ብምስዓብ ቅዱስ ኣቦና ነቲ ዕርፍቲ ዘይብሉ ልብና ሓጐስን ሰላምን ዝህብ ኣምላኽ ንነፍሲ ወከፍ ሰብ ዘለዎ ቅድመ ኹነት ዘይብሉ ፍቕሪ ዝገልጽ ኢየሱስ ክርስቶስ ምዃኑ ኣመልከቱ ርእሰ ሊቃነ ጳጳሳት ኣስዒቦም ወረስቲ ናይቲ ነዊሕን ባህ ዘብልን ታሪኽ እምነት ሃገረ ፈረንሳ ዝኾንኩም ኣብዚ ተኣኪብኩም ምስ ረኣኹኹም ካብቲ እተወግአ ልቢ ኢየሱስ ዝፈሰሰ ማይ ስተዩ ክብለኩም እደሊ ንሱ ጥራዩ ነቲ ንኣምላኽ ንህይወት ንሓቂ ንሓድነት ንሰላም ንሕብረትን ከምኡ ውን ንሓጐስ ዘሎና ጽምኢ ከረው ዝኽእል ክብሉ ጻውዒት ኣቕረቡሎም እዚ ከምዚ ኢሉ እንከሎ ንካቶሊካውያን ሃገረ ፈረንሳይ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘለዎም እምነት ኣብ ገዛ ርእሶም ጥራይ ከይሕዝዎ የግዳስ ምስ ኩሎም እቶም ዝረኽብዎም ሰባት ንሳቶም እውን ምእንቲ ክሕደሱን ምእንቲ ክረውዩን ንእምነቶም ከካፍልዎም እውን ተማሕጸንዎም ከም በዓል ኤሬኔዎስ ማርቲን ፍራንሲስ ደላ ሳልን ዝኣመሰሉ ፈረንሳውያን ቅዱሳን መሰኻኽር ናይ እምነትን ዝሃብዎ ምስክርነትን ከምኡውን ነቶም ሎሚ እውን እንተኾነ ንዕላማ ህይወትን ስድራ ቤትን ክብሉ ሓቅን ሰላምን ሕውነትን ፍትሕን ዘወፍዩ ዘለዉ ብዙሓት ሰባት ዘኪሮም ቅዱስ ኣቦና ወሲኾም ካብ ፓሪስ ህያው ማይ ህይወት መንፈስ ቅዱስ ኣብ መላእ ፈረንሳ ምእንቲ ኸውሕዝ ልባዊ ጸሎት ከም ዝጽልዩሎም እውን ኣረጋገጹሎም ንስድራ ቤታትን ንመንእሰያትን ንንኡሰ ክርስትያንን ንሓደስቲ ተጠመቕትን ከዓ ኣብቲ ንዓበየ ዝኸይድ ዘሎ ሕብረተሰብ ብዛዕባ እምነት ዝገብርዎ ዘለዉ ምስክርነት ዘለዎም ፍሉይ ምስጋና ኣቕረቡሎም። ትማሊ ዕለት 26 መስከረም ድሕሪ ቀትሪ ነቲ ኣብ ከተማ ፓሪስ ዘካይድዎ ሃዋርያዊ ዑደት ብምዝዛም ቅዱስ ኣቦና ናብ ከተማ ሉርድ ብምኻድ ናብቲ በዓቲ ግልጸት ቅድስቲ ድንግል ማርያም ተባሂሉ ዝፍለጥ መካነ ንግደት በጺሖም። ርእሰ ሊቃነ ጳጳሳት ኣብቲ በዓቲ ቤተ መቕደስ ኖና ቅድስቲ ድንግል ማርያም ዘሎርድ ኣብ ዘዕረግዎ ጸሎት ንሃገረ ፈረንሳይን ንህዝባን ንቤተ ክርስትያንን ናብ እኖና ድንግል ማርያም ብሕድሪ ኣወፈይዎም። እታ ንርእሰ ሊቃነ ጳጳሳት ካብ ፓሪስ ናብ ከተማ ሎርድስ ዝወሰደት ነፋሪት ናይ መንገዲ ኣየር ፈረንሳይ ልክዕ 17 ድሕሪ ቀትሪ ኣብ ማዕርፎ ነፈርቲ ታርበስ ሎርድስ ምስ ዓለበት ደወላት ኣብያተ ክርስትያን ከተማ ፒረንያን ብሕብረት ክድወል ጀመረ። ብብፁዕ ኣቡነ ዣን ማርክ ሚካስ ድማ ናይ እንቋዕ ድሓን መጻእኩም ተቕባል ተገብረሎም። ናብ ከተማ ሎርድስ ምስ ኣተዉ ድማ ብድሙቕ ዝማሬን ጣቕዒትን ህዝቢ ተቐበልዎም። ርእሰ ሊቃነ ጳጳሳት ናብቲ ቤተ መቕደስ ቅድሚ ምእታዎም ነዊሕ ከይጸንሑ ንከንቲባ እታ ኸተማ ቲየሪ ላቪት ሰላምታ ኣቕረቡሉ። ብኣሽሓት ዝቝጸሩ ምእመናን ከዓ ኣብቲ ቤተ መቕደስ ተኣኪቦም ናብ ቅድስቲ ድንግል ማርያም ኣብ በዓቲ ማሳብየል ክጽልዩ ጸንሕዎም። ቅዱስነቶም ድማ ናብ ማእከል እቲ ቤተ መቕደስ ኣተዉ። ርእሰ ሊቃነ ጳጳሳት ኣብኡ ተንበርኪኾም ብምጽላይ ነታ ዝኣንገደቶም ሃገረ ፈረንሳይ ውሕበት ጸጋ ሕውነታዊ ስኒት ክትረክብ ተማህሊሎም። ንብሕታዊ ጸሎት ናይቶም ሕሙማንን ዝሳቐዩ ዘለዉ ሰባትን ድማ ብሕድሪ ናብ ቅድስቲ ድንግል ማርያም ኣወፈዩ። ሓደ ካብቶም መራሒ መደብ ዝነበረ ክቡራንን ክቡራትን ርእሰ ሊቃነ ጳጳሳት ኣብ ሎርድስ ኣብ መንጎና ኣለዉ ቢሉ ምስ ኣመልከተ እቶም ህዝቢ ብሓጐስን ጣቕዒትን ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኮይኖም ክዝምሩ ጀመሩ። ይኹን እምበር ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተወሰነ ደቓይቕ ተንበርኪኾም ኣብቲ በዓቲ ግልጸት ክጽልዩን ከለዉ እዚ ዓብዪ ድምፂ ናብ ዓሚቝ ጸጥታ ተቐየረ። ቅዱስነቶም ድማ ነቲ በዓቲ ድሕሪ ምስላም ቀሲሎም ኣብ ዙርያ እቲ በዓቲ እናተዘዋወሩ ሽምዓታት ኣብርሁ። ካብ መላእ ዓለም ዝመጹ ነጋድያን ፈውስን ሰላምን ንምድላይ ኣብ ሉርድስ ይርከቡ ነበሩ። እዛ ምሸት እዚኣ ድማ ነቶም ተካኢ ቅዱስ ጴጥሮስ ኣብ ቅድሚ እኖና ቅድስቲ ድንግል ማርያም እታ ፍቕሪ ዝመልአት ኣደ ፈረንሳ ብምርካቦም ኣዝዮም ተሓጐሱ። እዛ ሃገር እዚኣ ልክዕ ከም ዝተረፈ ዓለም ብውጥረትን ምክፍፋልን ከምኡውን ህዝባን ቤተ ክርስትያናን እተተንከፈት ሃገር እያ። ቅዱስ ኣቦና ድማ ምእንቲ ኣብ መንጎ ህዝባ ሕውነታዊ ስኒት ምእንቲ ክሰፍን ምእንቲ ድኻታትን እቶም ኣዝዮም እተሸገሩን ምእንቲ እቶም ዝሳቐዩ ዘለውን ምእንቲ ሰላም ከዓ ጸልዮም። ንህዝባን ንዅሉ ዓመፅን ጽልእን ዘወግድ ኵሉ ሰብ ክሰርሕን ስድራ ቤታት ክምስርትን ብሰላምን ህድኣትን ምሉእ ህይወት ክነብር ዘኽእሎ ስኒት ዘለዎ ሕብረተሰብ ምእንቲ ኸሃንጹ ህያብ ሕውነታዊ ስኒት ኣማልድሎም። እቶም ኣዝዮም ጽጉማትን ድኻታትን ወትሩ ክድገፉ ንሃገሮም ፈረንሳ መስዋዕትታት ክኸፍሉ ድልዋት ክኾኑ ንዘጋጥሞም ብድሆታት

ካርዲናል ፔትሮ ፓሮሊን ኣብ ኣህጉራዊ ዝምድናታት ንዕበይ ዝኸይድ ዘሎ ጽጋቴናነት ሓይሊ ኣብ ምጥንቃቕ ማሕበረሰብ ዓለም ብዘተ ብፍትሕን ኣኽብሮት ኣህጉራዊ ሕግን ምትእምማን ናብ ንቡር ክምለስ ኣብ ኒውዮርክ ካብ ዕለት 22 ክሳብ ዕለት 28 መስከረም ኣብ ዝካየድ ዘሎ መበል 81 ሓፈሻዊ ጉባኤ ሕቡራት ሃገራት ኣብ ዝስምዖም መደረ ፃውዒት ከም ዘቕረቡን ብፅኡነቶም ንተጋባእ እያነ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰላምታ ኣቕሪቦም ናይ ሎሚ ዓመት ሓፈሻዊ ጉባኤ ውድብ ሕቡራት ሃገራት መርሕ ቃል ምምላስ ምትእምማን ምምሕዳር ለውጢ ንኩሉ ዝጠቅም ሕቡራት ሃገራት ህፁፅ ግብረ ገባውን ፖለቲካውን ግዴታ ይውክል ዝብል ምዃኑ ብምዝኽኻድ ነፍሲ ወከፍ ኣህጉራዊ ትካል ኪኖ ሕጋዊ ቅርፁ ኣድማዐ ንክኸውን ኣብ መንጎ ኣባላቱ ሓድሕዳዊ ምትእምማን ይጠልብ ምትእምማን ብሓድሕዳዊ ምክብባርን ዘተን ከምኡ እውን ንሰብኣዊ ክብርን ፍትሕን ተወፋይነት ከምዝዓቢ ድማ የስተብህሉ ካርዲናል ፓሮሊን ኣብ ሰላምን ፍትሕ ሕን ሓቅን ዘተኮሩ ከም ኣገደስቲ መትከላት ስነ ሜላዊ ክሊኣዊ ርክብ ዝብል ርሰሊካነ ጳጳሳት ልዮን መበል 14 ዝገለጹ ሓሳብ ኣጉሊሖም ርሰሊካነ ጳጳሳት ካብ ባህሊ ስልጣን ናብ ሓቀና ባህሊ ዘተን ምስግጋር ዘቕረቦ ፃውዒት ዘኪሮም ኣብኡ ድማ ዘተን ስነ ሜላዊ ክሊኣዊ ርክብን ንቡር መፍትሒ ግርጭት ይኸውን ሰላም ኣሉታዊ ቃል ኣይኮነን ቢሎም ሰላም ሓቅን ፍትሕን ከም ዝሓትትን ኣብ ውሽጥን ኣብ መንጎ ኣህዛብ ፍትሓዊ ዝምድና ንመምስራት ብትዕግስቲ ብዕጉስ ፃዕሪ ክህነፅ ከም ዘለዎ ኣዘኻኺሮም ሰላም ፍረ ፍትሒ እዩ ዘይምዕርዩነት ምግላል ምግሓስ መሰረታዊ መሰላትን ንኻልኦት ከም ኣሕዋትን ኣሓትን ኣፍልጦ ዘይምሃብን ኣብ መንጎ ንግርጭት ኣበርክቶ ዝገብሩ ረቓሕታት ምዃኖም ኣመልኪቶም ናብ ምርጋፍ ኣፅዋር ዳግማይ ፃዕርታት ክግበር ፀዊዖም ሕጋዊ ስክፍታታት ምክልኻል ሃገር ናብ ሰፊሕ ዳግማ ዕጥቂ ዝወስድ ውድድር ክኸውን የብሉን እንክብሉ የጠንቅቑ ርኡይ ክፋል ናይቲ ምትእትታው እደ ጥበባዊ ለውጢ ብፍላይ ድማ ኣብ ሰብ ሰርሖ ኣስተውዕሎ ዘተኮረ እዩ ካርዲናል ፓሮሊን ኣብዚ ነቲ ሰብ ናብ ተጠቃሚ ፀብጻብ ወይ መሳርሒ ንምውራድ ኣብ ሓደጋ ዘእቱ ዘመን ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰብኣውነት ሰብ መዐቀኒ ኩሉ ማዕባለ ኮይኑ ክቕፅል ይፅዕሩ ቀተልቲ ርእሰ ተመሓዳሪ ዝኾኑ ስርዓታት ኣፅዋር ዝጠልቦ ግብረ ገባዊ ሕቶታት ኣጉሊሖም ሓላፍነት ኣጠቃቅማ ቀታለ ሓይሊ ናብ ማሽን ክሰጋገር ከም ዘይብሉ ኣተሓሳሲቦም ቀታለ ሓይሊ ንምጥቃም ዝግበር ውሳነ ንዘይ ግልፁ ወይ ኣውቶማቲክ መስርሒ ክወሃብ ኣይክእልን እዩ እንታይ ደኣ ኣብ ትሕቲ ኣድማዒ ብንቕሓትን ሓላፍነታውን ቁፅፅር ሓደ ወዲ ሰብ እዩ ክኸውን ዘለዎ ቅዱስቲ መንበር ንሰላማዊ ህዝቢ ተሓታትነትን ሓለዋን እናረጋገፀ ናይ እደ ጥበብ ውድድር ኣፅዋር ክድርት ዝኽእል ኣህጉራዊ ማዕቅፍ ከም እትድግፍ ወሲኾም ብምሕባር እደ ጥበብ ቀዳምነት ሰብኣውነት ሰብ ከኽብር ኣለዎ እዚ ከዓ ሕልናን ናፅነትን ወዲ ሰብ ንምዕባለ እደ ጥበብ ክመርሕን ደረቱ ክውስንን የኽእሎ ኢሎም ካርዲናል ፓሮሊን ሓያሎ ቀጻሊ ግጭታት ብምሕሳብ ተፀበቆታት ብቕልጡፍ ደው ክብሉን ናብ ስነ ሜላዊ ክሊኣዊ ርክብ ክምለሱን ፀዊዖም ብዛዕባ ዩክሬይን ድሕሪ ናይ ልዕሊ 4 ዓመት ኩናት ቁፅሪ ዝመፁ ሰባት እናወሰኺ ይኸይድ ከም ዘሎ ገሊፆም ሰላም ክናዋሕ ኣይክእልን እዩ ኣፅዋር ስቐ ክብል ኣለዎ ደብዳባት ድማ ደው ክብል ኣለዎ ቢሎም ቅፅበታዊ ምሉኡን ኣድማዒ ተኽስዶ ምባል ክድገፍ ኣተሓሳሲቦም ብዛዕባ ግጭት እስራኤልን ፍልስጥኤምን ብዝምልከት ቅዱስቲ መንበር ኣብ ምዕራባዊ ገማግም ዮርዳኖስ ኣብ ልዕሊ ሰላማውያን ፍልስጥኤማውያን ዝፍፀም ዓመፅ ደው ክብል እተቕርቦ ፃውዒት ደጊሞም ብምቕራብ ኣብ ቃዛ ዘጋጥሚ ዘሎ ሰብኣዊ ቅልውላው ስክፍትኦም ብምግላፅ ሰፊሕ ዕንወት ጃምላዊ ምምዝባልን ከቢድ ሕፅረታትን ብምጥቃስ ማሕበረሰብ ዓለም ፍትሓውን ነባርን ሰላም ንምምፃእ ብዝብል ዕላማ ክልተ ሃገራት ንዝብል ፍታሕ ክሰርሕ ኣተሓሳሲቦም ኣብ ዞባ ወሽመጥ ሚያንማር ሱዳን ደቡብ ሱዳን ሶማልያ ዴሞክራሲያዊት ሪፐብሊክ ኮንጎ ሞዛምቢክ ቬነዙዌላ ሃይትን ካልኦት ዝፍጠሩ ግጭታትን ሰብኣዊ ህፁፅ ኩነታትን ኣመልኪቶም ዘተ ሰብኣዊ ሓገዝ ዕርቅን ምኽባር ሰብኣዊ ክብርን ክረጋገፅ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ናይ ቅዱስ መንበር ምትእትታው እውን ኣድማሳውነት ሰብኣዊ መሰላትን ሓለዋ ናይቶም ኣዝዮም ተቃላዕቲ ዝኾኑ ስደተኛታትን ተመዛበልትን ዘማእከለ ምዃኑ ብኣፅንዖታት ዘኻኺሮም ክብሪ ኣብ

መልክዓ ምድራዊ አቀማመጣ ወይም ማሕበረ ቁጠባዊ ኩነታት ዝምርኮዝ ኣይኮነን። እቶም ዝንቀሳቀሱ ወይ ክግዕዙ ዝግደዱ ኩሉ ግዜ ክብረቶም ክሕሎ ኣለዎ። ብተወሳኺ ሃይማኖታዊ ናፅነት እናሓሰቡ ኣብ ልዕሊ ክርስትያንን ካልኦት ሃይማኖት ማሕበረሰባትን ዝፍፀም ኣድልዎ ዓመፅን ስደትን ድማ ኮኒኖም ምክልኻል ናፅነት ዝኾነ ሓደ ሕብረተሰብ ናፅነት ኩሉ የሐይል ኢሎም ናብቲ ናይ ሓፈሻ ሓደ ጉባኤ ኣመራርሒ ቃል ምንስ ቢሎም ብዝሓ ጎናውነት ኣብ ቅልውላው ከም ዘሎ ኣሚኖም እዚ ድማ ዳግማይ ኣህጉራዊ ምትሕብባር ዝያዳ ኣድላይ ከም ዝገብሮ ኣፅኒዖም። ብምዝኽኻር ቅልውላው ብዝሓ ጎናውነት ምትእስሳር ንብዝሓ ጎናውነት ምትእስሳር ዘለዎ ኣገዳስነቱ ኣየጉድሎን እዩ። እቲ ዝድለ ዓመፅ ካብ ብምጥቃም ፍትሒ ናይ ምድጋፍ ድሌት ኣክንዲ ንዕብለላ ምግዛእ ንልዕልና ሕጊ ናይ ምድጋፍ ድሌት ካብ ጥፋኣት ንላዕሊ ሰላም ናይ ምምራፅ ድሌት እዩ እንክብሉ ይመግቱ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብማርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@spc.vi ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ልምዕሊ 27 መስከረም 2026 ዓመተ ምሕረት መደብ ፈነወና ብሰሪካን ጳጳሳት ልምበል 14 ካብ 25 ክሳዕ 28 መስከረም ኣብ ፈረንሳ ብዘካይዱ ዘሎ ሃዋርያ ዕደት ካልኣይ መዓልቲ ውዕሎን ናይ ቅዱስ መንበሮና ፀሓፊ ካርዲናል ፓሮሊን ኣብ ኒውዮርክ ኣብ ዝካየድ ዘሎ ሓፈሻዊ ጉባኤ ውድብ ሕብራት ሃገራት ተረኺቦም ዘስምዖም ማደረ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ፓሪስ ዝርከብ ማእከል ማሕበራዊ ውህደት ባኪታ ዑደት ብምግባር ኩሉ ሰብ ነቲ ኣምላኽ ዝሃበና መንፈሳውን ንዋታውን ህያባት ብምክፋል ህወት ብብዝሒ ከስተማቕር የተባብዑ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ዕለት 26 መስከረም ፓሪስ ኣብ ዝርከብ ማእከል ባኪታን ስደተኛታትን ተመዛበልትን ደገፍ ማሕበራዊ ውህደትን ኣገልግሎት ዝህብ ዑደት ከም ዘካይዱን ኣብኡ ምስ በፅሑ በቲ ማእከል ዝተሓገዙ ሰባት ኣብ ዝሃቦም መግለፂ ነቲ መሳለጥያ ዘመሓድር ርእሰ ሰባኻታት ፓሪስን ነቶም እንግዶት ሰማዒ እዝኒ ህንፀትን ዕርክነትን ዘቕርቡ ብዙሓት ወለንቴናታትን ሰራሕተናታትን ምስጋናኦም ገሊፆም ኣብ ኢጣልያ ጊልያ ዝነበረት ድሓር ኣባል ሰቡፉይ ህወት ዝኾነት መነኮስ ቅድስቲ ጆሶፊን ባኪታ ደቂ ኣንስትዮ ኣብ ምህናፅ ስልጣነ ፍቅሪ መሰረታዊ ተራ ናይትን ማሕበረሰባት ዝቕንጥጥን ብፅምዋ ዝሓመማ ከተማታትን ዞባታትን ዝሕርግን ባህሊ ዝትክእ ንምስትውዓል ኣስተንፍሶ ምዃና ቅዱስ ኣቦን ኣብ ዘስምዖም ማደረ ከም ዘመልከቱን ብቐረባ ክንሪኦም ከለና ታሪክ ቤተ ክርስትያንን ናይ ሰብኣውነትን በቶም ገዛእ ርእሶም ኣብ ልዕሊ ካልኦት ብምፅዓንን ብምዕብላልን ናይ ምዕዋት ጠብላሕታ ዝህቡ ዘይኮነስ በቶም ቦታ ዝህቡ መስርሕ ሰላም ዘበግሱ መተእመማን ዝሓንፁን ህወት ዘተባብዑን እዩ። ባኪታ ነቶም ዘይረኣዩን ክትግምቶም ዘይከኣል ክብሪ ነፍሲ ወከፍ ሓውናን ሓብትናን ንምኽባር ግልያወት ክገብር ዝኽእል ዘመናዊ ቁጠባና ከመይ ጌርና ክንጥምት ከም ዘሎና ተርእየና። ድኻታት ንክርስትያን ስነ ማሕበረሰብኣዊ ምድብ ዘይኮኑስ ስጋ ክርስቶስ እዮም፣ ንሱ ድማ ሓልዮት ክንገብርን ከነፍቅሮምን ይዕድመና ኢሎም ርእሰ ሊቃነ ጳጳሳት ኩሉ ሰብ ካብ እግዚኣብሔር ዝተቐበሎ መንፈሳውን ንዋታውን ህያባት ከካፍሉ ኣተባቢዖም ዝህቦ ዘይብሉ ድኻ የልቦን ዝቕበሎ ዘይብሉ ሃብታም ድማ የልቦን። ድሩትነት ነፍሲ ወከፍ ሰብ ንካልኦት በሪ ኣማን ምስጢራዊ ህላወ ኣብ ዝኾነሉ ቦታ ህወት ብብዝሒ ኣሎ። ኣብነ ንሓድ ሕድና ብምክፋል ነቲ ሓጢኣት ኣብ ታሪክ ዘእቶ ፀገመ በዲህና ምድሓን ንኩሉ ክፉት ቀጻሊ መስርሕ ምዃኑ ንምሃር። ርእሰ ሊቃነ ጳጳሳት መልእኽቲ ቅዱስ ጳውሎስ ናብ ሰብ ቆሮንጦስ ብምጥቃስ ነፍስ ወከፍ ኣባል ኣካል ክርስትያን ነፍስ ወከፍ ካልእ ኣባል የድልዮ እዩ ቢሎም ቅዱስ ጳውሎስ ኣብ ሓንቲ ካብተን ሃብታማትን ብባህሊ ዝተፈላለያ ከተማታት ጥንታዊት ሮማውያን ዓለም ንዝነበሩ ክርስትያን ክዛረብን ከሎ እግዚኣብሔር እቲ ዝዓበየ ክብሪ ናይቲ ትሑት ኣካል ምእንቲ ክኸውን ኣብ ውሽጢ ስጋ ምፍልላይ ከይህሉ እቶም ኣካላት ግን ሓደ ዓይነት ሓልዮት ኣብ ነናሓድሕዶም ክገብሩ ኢሉ ነገራት ከም ዘዳለዎ የስተብህል ኣስዒቦም መደርኦምን ክዛዝሙ ንማእከል ባኪታ ንኩሎም ኣብ መላእ ፈረንሳ ተመሳሳሊ ኣገልግሎት ግብረ ሰናይ ዘካይዱ ክርስትያን ኣመስኪኖም ነቲ ብሕውነታዊ ኣቀባብላን ምቋሚ መደባትን ምስታሕ ከተማ ብዝግበር ዘተን ነቲ መንፈስ ልዕል ዘብልን ንዓለም ዝያዳ ሰብኣዊ ዝገብራን ንሓድ ሕድኩም ምሕላይ ቀጽሉ ከም ዝበሉ ዜና ቫቲካን የመላኽት። ርእሰ ሊቃነ ጳጳሳት ልዑል መበል 14 ምስ ሲኖዳዊ ጉባኤ ፈረንሳ ንኡሳን ክርስትያን ሓደስ ዝተጠመቑ ካቶሊካውያን ተራኺቦም ኣብ ዘስምዕዎ መደረ ቁፅሮም እናወሳኺ ዝኸይድ ዘሎ ናብ እምነት ዝቐርቡ በፅሒ ኣጉሊሖም ቤተ ክርስትያን ድማ ኪኖ ጥምቀት ከተሰንዮም ከም እተላበው ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ፈረንሳ እትርከብ ቤተ ክርስትያን ኣብ ምጅማር ዘላ ቤተ ክርስትያን ክትከውን ፀዊዖም ነቶም እምነት ዝደልዩ ወይ ናብኣ ዝምለሱ ቁፅሮም እናወሳኺ ዝኸይድ ዘሎ በፅሒታት ክትቕበልን ከተሰንዮምን ከተወሃህድን እትኽእል እንክብሉ ዕለት 26 መስከረም ኣብ ካቶሊካዊ መንበረ ጥበብ ፓሪስ ኣብ ዘስምዖም መደረ ኣብ ካልኣይ ማዕታወርያ ጉዕዞ ናብ ፈረንሳ ንኣባላት ጉባኤ ዞባዊ ሲኖዳውነት ንኡሳን ክርስትያንን ሓድሽ ዝተጠመቁ ክርስትያንን ከም እተረኻኸቡን ክውንነቶም ኣብቲ ብዓሚቕ ኢ-ሃይማኖታውነት ዝተለለየ ሕብረተሰብ ምልክታት ተግባር ኣምላኽ እንክብሉ ገሊፆም ኣብ ትርክብ ጃኦዲ ማሪ ኤለን ሶፊን ስለ ዘቕረቦ ቃል ምስክርነት ድማ ኣመስጊኖም ብዝሒ ናብ ኣፍ ደገ እምነት ዝምለሱ ሰባት ከምኡ እውን ብዙሓት በፅሕታት መባታ ምስጢራት ክርስትያናዊ ህወት ምጅማር ዝደልዩ ምርኣይ ይገርመኒ እንክብሉ ዝተሰምዖም ሓሴት ከም ዘካፈሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት እቲ ናወሳኺ ዝኸይድ ዘሎ ቁፅሪ ሰባት ወንጌል ዳግማይ ረኺቦም ነቲ እምነት ዝሓቕፉ ሰባት ኣብ እዋናዊት ፈረንሳ ተጋራጫዊ ክመስል ይኽእል እዩ እንተኾነ ግን ኪኖ ኣህዛዊ ፀብጻብን ስነ ማሕበራዊ ትንታንን ዝኸይድ ዝጭበጥ ምልክት ተግባር ፀጋ ኣምላኽ ምዃኑ ኣፍልጦ ክወሃቦ ይግባእ ኢሎም ርእሰ ሊቃነ ጳጳሳት ፍራንቸስኮ ነቲ መኻን ዘይትስፍውነት ኣተሓሳስባ ዝበልዎ ነቐፌታ ብምዝካር ካብ ተሰዓርነትን ዕግበትን ኣጠንቂቖም ኣብ ክንድኡስ ነቲ መንፈስ ቅዱስ ኣብ ፀልማት ለይቲ ዘጓሃሃሮ ንኣሽቱ ሃልሃልታ ከምኡ እውን ኣብ ማእከል እሾኽ ከይተረፈ ክበቁል ዝፅዕር ንእሽቶ ዘርኢ እንክብሉ ዝገለፅዎ ቤተ ክርስትያን ከተለልዮን ክትከላኸልን ተማሕፂኖም እዚ ድማ ፅቡጥ ናይ ጉስነት ተበግሶን መንፈስ ቅዱስ ንቤተ ክርስትያን ኣብ ምስናይ ንኡሳን ክርስትያንን ሓድሽ ዝተጠመቑ ካቶሊካውያንን ነቶም ከም ብሓድሽ ዝጅምሩን ናበይ ይመርሕ ከም ዘሎ ንምሕታት ድልውነት ከም ዘድሊ ገሊፆም ርእሰ ሊቃነ ጳጳሳት ልዮን ቅድሚ ሕጂ ጳጳሳት ፈረንሳ ዝተጠቀምሉ ኣገላልፃ ብምዝካር ሞእመናን ኣብ ምጅማር እትርከብ ቤተ ክርስትያን ኣብ ኣእምሮኦም ክስእሉን ከቃልሑን ተማሕፂኖም ከምዚ ዝበለት ቤተ ክርስትያን ነቶም ናብ እምነት ዝኣት ምስ ግዜ ፅኑዑን ቀዋምን መምርሒ ከተቐርብ ከም ዘለዎ ኣረዲኦም ፈረንሳ ንነዊሕ እዋን ኣብ ምጅማር ክርስትና ዝነበራ ናይ ጉስነት ተመክሮ ድሕሪ ካልኣይ ውጋዕ ዓለምን ምስ ካልኣይ ጉባኤ ቫቲካንን ዝተኣሳሰር ምሕዳስ ማሕበረሰብ ንኡሳን ክርስትያን ሓዊሶም ብምምልካት ክርስትያናዊ መባእታ ብምቕባል ምስጢራት ከም ዘይዛዘም ኣስሚሮም እቶም ሓድሽ ናብ እምነት ዝቐርቡ ውልቃዊ ታሪኮምን መንፈሳዊ ተመክሮኦምን ኣኽቢሮም ክቕበሉ ይግባእ ማሕበረሰብ ክርስትያን ድማ ድሕሪ ጥምቀት ኣብ ምስናዮም ናይ ምቕፃል ሓላፍነት ኣለዉ ሓድሽ ዝተጠመቑ ክርስትያን ኣብ ማሕበረሰባት ሰባኻታትን ምትእኽኻባት ጸሎትን ምሉእ ብምሉእ ክወሃሃዱን ኣብ ቅዱሳት መጻሕፍትን ቴዎሎግያን ትምህርትን ክርስትያናዊ ግብረ ገባዊ ህወትን ኩሎ መዳያዊ ቅርፂ ክራኽቡ ፀዊዖም ርእሰ ሊቃነ ጳጳሳት ልዮን ኣብ መስርሕ መባእታዊ ክርስትና ኣገዳስነት ሊጡርግያ እንከጉልሑ ሊጡርግያ ነቲ ድሮ ዝተማሃርካዮ ኣብ ምግባር ጥራይ ዝድረት ድሕሪ ትምህርተ ክርስቶስ ዝመፅእ ነገር ኮይኑ ክረአ የብሉን እንታይ ደኣ ናይ ክርስቶስ ፋሲካ ምስጢር ህልው ይገብርን በዓሉ ትርጉም ወንጌልን ህወት እግዚኣብሄርን ዝገልፅ እዩ ሕርመታትን ቋንቋን ስርዓታትን ሊጡርግያ ዘይነፃፀር ኣካል ናይቲ ናይ ምልዋጥን ምድላው ንሱታፌ ምስጢራትን ምዃኑ የብርሁ ርእሰ ሊቃነ ጳጳሳት ንኩሎም ካቶሊካውያን ኣብ ምሉእ ህወት ምስናይ ኣገዳሲ ምዃኑ ኣስሚሮም ኣባሊገ ጉቡእ ምድላውን ህንፀት ክረኽቡ ይግባእ ሰራሕተናታት ሃዋርያዊ ጉስነት ድማ መፅሓፍ ቅዱሳዊ ቴዎሎግያዊ ሊጡርግያዊ መንፈሳውን ስልጠና ጥራይ ዘይኮነስ ነቶም በይናውነት ስቓይን ካልእ ዓሚቑ ፀገማትን ከጠቓልል ዝኽእል ተመክሮ ህይወት ዘለዎም ሰባት ንምስናይ ዘድሊ ሰብኣዊ ባሕርያት እውን የድልዮም ከምዚ ዝበለ ምስናይ ናይ ቅርበትን ርህራህን ለውሃትን እንክብሉ ዝገለፅ ቅዲ ናይ ነፍሲ ወከፍ ሰብ ግዜ ምኽባር ይሓትት ብሓባር ምጓዓዝ ዝብል ቅዲ ምቕባል ማለት እዩ ካህናትን ዓለማውያን ምእመናንን ኣባሊገን ንኡሳን ክርስትያንን መራሕቲ ጓሶትን ሓድስ ዝጠመቑን ኩሎም ኣብ ክርስትያናዊ ጉዕዞ ንሓድሕዶም ዘበርክትዎ ነገር ከም ዘለዎም ድማ ደጊሞም የረጋግፁ ሩሰሊካን ጳጳሳት ሊዮን ንቅዱስ ኣጎስጢኖስ ከም ኣብነት ብምቕራብ ንኣሽቱ ጅማሮ እምነት ምስ ግዜ ከመይ ገይሩ ክዓቢ ከም ዝኽእል ኣመልኪቶም ኣጎስጢኖስ ምስ እምነት ብቅዱስ ኣምብሮጽዮስ ከም ዝተላለየ ይዝክር ኣብ ግዜ ጥምቀቱ ድማ እምነቱ ገና ንእሽቶ ዘርኢ ምንባራ ይዝክር ኮይኑ ግን እቲ ዘርኢ እቲ ጨናኣፍሩ መፅለሊ ዝኾነ ገረብ ኮይኑ ዓብዩ ቢሎም ነቶም ንኡሰ ክርስትያንን ሓድስቲ ዝተጠመቑ ክርስትያን ብምርኣይ ክልቲኡ ስራሕ መንፈስ ቅዱስን ንቤተ ክርስትያን ኣብ ፈረንሳ ናይ ምፍራይ መብፅዓን ከም ዝርእዩ ገሊፆም ብግዴኹም ኣብዚ ማሕበረሰብ ልኡካን ወንጌል ኩኑ ኢሎም ርእሰ ሊቃነ ጳጳሳት ቅድስቲ ተሬዛ ዘህፃነ ኢየሱስን ቅዱስ ማርቲን ዘቶርስን ሓዊሱ ንዓይ ፈረንሳ ቅዱሳን ምስክርነቶም ብምዝካር ቅድስቲ ተሬዛ ምትእምማን ንፀጋ ማዕፁታት ከም ዝኸፍት ቅዱስ ማርቲን ድማ ምክፋልን ሕውነታዊ ግብረ ሰናይን ከም ዝውክል ብትሑታት መገዲ ኣቢላ ከም እትምህር ገሊፆም እዞም ቅዱሳት እዚኣቶም ምስ ብዙሓት ካልኦት ቅዱሳን ፈረንሳ ብምዃን ንክርስትያን እቲ ተልእኾ ሎሚ ልዕሊ ኩሉ ኣብ መዓልታዊ ህወት ንህላወ ጎይታ እሙናት ብምዃን ከም ዝህነፅ የዘኻኽሩ ቢሎም ነቶም ኣብቲ ቦታ ዝነበሩ ንሓድሕዶም ተቐባቢሎም ብሓባር እምነት ከም መሓላለፉ ዝኽእሉ ህያው ህዝቢ ቤተ ክርስትያን ኣብ ፈረንሳ ክምስርቱ ተማሓፂኖም መደርኦም ዛዚሞም
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መጠቓለሊ መደብ ናይቲ ኣብ ከተማ ፓሪስ ዘካየድዎ ሃዋርያዊ ምብጻሕ ቅድሚ ናብ ከተማ ሎርድ ምኻዶም ኣብቲ ፕላስ ደላ ኮንኮርድ ተባሂሉ ዝፍለጥ ቅርዓት ከተማ ፓሪስ ምሳስታት 700,000 ዝኾኑ ምእመናን ኣብ ዘዕረጎ መስዋእተ ቅዳሴ ብዛዕባ እቲ ኣብ መዓሙቕ ነፍሲ ወከፍ ሰብ ዘሎ ጽምኢ ኣምላኽ ኣስተንቲኖም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካልኣይ መዓልቲ ናይቲ ሃዋርያዊ ዑደቶም ናብ ሃገረ ፈረንሳይ ኣብ ዘካፈልዎ ስብከት ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ምንጪ ናይቲ ንጽምእና ዘርዊ ማይ ህይወት እዩ ክብሉ ኣስተምሃሩ ቅዱስ ኣቦና ኣብቲ ኣብ ማእከል ከተማ ፓሪስ ኣብ ዝርከብ ፕላስ ደላ ኮንኮርድ ተባሂሉ ዝጽዋዕ ቅርዓት ንዝተረኽቡ ኣስታት 700,000 ዝኾኑ ምእመናን ኣብ ዘካፈልዎ ስብከት ቃል ኣምላኽ ንኣምላኽ ናይ ምርካብ ባህጊ ኣብ ልብና ይነብር ኣሎ እቲ ብምስጢረ ስጋዊኡ ኣቢሉ ድማ ንነፍሲ ወከፍ ሰብ ኣብ ማእከል ታሪኹ ክራኸቦ ዝመጽእን ንገዛ ርእሱ ከም ሓቀይና ምንጪ ናይቲ ንጽምእና ዘርዊ ማይ ህይወት ብምዃን ዝግለጽ ድማ ኢየሱስ ክርስቶስ እዩ ክብሉ ኣስተምሃሩ ርእሰ ሊቃነ ጳጳሳት ንኣስተንትንኦም ኣብቲ ንምስሊ ማይ ህይወት ብቐጻሊ ዘመልክት ኣብ ዕለተ ዝኽሪ ቅድስቲ ድንግል ማርያም ምንጪ ድሕነት ዝንበብ ክፍሊ ቅዱስ መጽሓፍ ምርኩስ ብምግባር እዮም ዘካፈሉ እቲ ኣብ ራእይ ነቢይ ሕዝቅኤል ተገሊጹ ዘሎ እቲ ካብ ቤተ መቕደስ ዝውሕዝ ዝነበረ ማይ ከምኡውን ኣብ ወንጌል ዮሃንስ ከምቲ ካብ እተወግአ ጐኒ ክርስቶስ ዝውሕዝ ዝነበረ ማይ ነቲ ከም ደቂ ኣምላኽ መጠን ከም ብሓድሽ ንኽንውለድ ዘኽእለና ዘመልክት እዩ ዝነበረ ንቅዱስ ኣጐስጢኖስ ብምስዓብ ቅዱስ ኣቦና ነቲ ዕርፍቲ ዘይብሉ ልብና ሓጐስን ሰላምን ዝህብ ኣምላኽ ንነፍሲ ወከፍ ሰብ ዘለዎ ቅድመ ኹነት ዘይብሉ ፍቕሪ ዝገልጽ ኢየሱስ ክርስቶስ ምዃኑ ኣመልከቱ ርእሰ ሊቃነ ጳጳሳት ኣስዒቦም ወረስቲ ናይቲ ነዊሕን ባህ ዘብልን ታሪኽ እምነት ሃገረ ፈረንሳ ዝኾንኩም ኣብዚ ተኣኪብኩም ምስ ረኣኹኹም ካብቲ እተወግአ ልቢ ኢየሱስ ዝፈሰሰ ማይ ስተዩ ክብለኩም እደሊ ንሱ ጥራዩ ነቲ ንኣምላኽ ንህይወት ንሓቂ ንሓድነት ንሰላም ንሕብረትን ከምኡውን ንሓጐስ ዘሎና ጽምኢ ከርው ዝኽእል ክብሉ ጻውዒት ኣቕረብሎም እዚ ከምዚ ኢሉ እንከሎ ንካቶሊካውያን ሃገረ ፈረንሳይ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘለዎም እምነት ኣብ ገዛ ርእሶም ጥራይ ከይሕዝዎ የግዳስ ምስ ኩሎም እቶም ዝረኽብዎም ሰባት ንሳቶም እውን ምእንቲ ክሕደሱን ምእንቲ ክረውዩን ንእምነቶም ከካፍልዎም እውን ተማሕጸንዎም ከም በዓል ኤሬኔዎስ ማርቲን ፍራንሲስ ደላ ሳልን ዝኣመሰሉ ፈረንሳውያን ቅዱሳን መሰኻኽር ናይ እምነትን ዝሃብዎ ምስክርነትን ከምኡውን ነቶም ሎሚ እውን እንተኾነ ንዕላማ ህይወትን ስድራ ቤትን ክብሉ ሓቅን ሰላምን ሕውነትን ፍትሕን ዘወፍዩ ዘለዉ ብዙሓት ሰባት ዘኪሮም ቅዱስ አቦና ወሲኾም ካፓሪስ ህያው ማይ ህይወት መንፈስ ቅዱስ ኣብ መላእ ፈረንሳ ምእንቲ ኸውሕዝ ልባዊ ጸሎት ከም ዝጽልዩሎም እውን ኣረጋገጹሎም። ንስድራ ቤታትን ንመንእሰያትን ንንኡሰ ክርስትያንን ንሓደስቲ ተጠመቕትን ከኣ ኣብቲ ንዓበየ ዝኸይድ ዘሎ ሕብረተሰብ ብዛዕባ እምነት ዝገብርዎ ዘለዉ ምስክርነት ዘለዎም ፍሉይ ምስጋና ኣቕረቡሎም። ትማሊ ዕለት 26 መስከረም ድሕሪ ቀትሪ ነቲ ኣብ ከተማ ፓሪስ ዘካይድዎ ሃዋርያዊ ዑደት ብምዝዛም ቅዱስ ኣቦና ናብ ከተማ ሉርድ ብምኻድ ናብቲ በዓቲ ግልጸት ቅድስቲ ድንግል ማርያም ተባሂሉ ዝፍለጥ መካነ ንግደት በጺሖም። ርእሰ ሊቃነ ጳጳሳት ኣብቲ በዓቲ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሎርድ ኣብ ዘዕረግዎ ጸሎት ንሃገረ ፈረንሳይን ንህዝባን ንቤተ ክርስትያንን ናብ እኖና ድንግል ማርያም ብሕድሪ ኣወፈይዎም። እታ ንርእሰ ሊቃነ ጳጳሳት ካብ ፓሪስ ናብ ከተማ ሎርድስ ዝወሰደት ነፋሪት ናይ መንገዲ ኣየር ፈረንሳይ ልክዕ 17 ድሕሪ ቀትሪ ኣብ ማዕርፎ ነፈርቲ ታርበስ ሎርድስ ምስ ዓለበት ደወላት ኣብያተ ክርስትያን ከተማ ፒረንያን ብሕብረት ክድወል ጀመረ። ብብፁ ኣቡነ ዣን ማርክ ሚካስ ድማ ናይ እንቋዕ ድሓን መጻእኩም ተቕባል ተገብረሎም። ናብ ከተማ ሎርድስ ምስ ኣተዉ ድማ ብድሙቕ ዝማሬን ጣቕዒትን ህዝቢ ተቐበልዎም። ርእሰ ሊቃነ ጳጳሳት ናብቲ ቤተ መቕደስ ቅድሚ ምእታዎም ነዊሕ ከይጸንሑ ንከንቲባ እታ ኸተማ ቲየሪ ላቪት ሰላምታ ኣቕረቡሉ። ብኣሽሓት ዝቝጸሩ ምእመናን ከኣ ኣብቲ ቤተ መቕደስ ተኣኪቦም ናብ ቅድስቲ ድንግል ማርያም ኣብ በዓቲ ማሳብየል ክጽልዩ ጸንሕዎም። ቅዱስነቶም ድማ ናብ ማእከል እቲ ቤተ መቕደስ ኣተዉ። ርእሰ ሊቃነ ጳጳሳት ኣብኡ ተንበርኪኾም ብምጽላይ ነታ ዝኣንገደቶም ሃገረ ፈረንሳይ ውሕበት ጸጋ ሕውነታዊ ስኒት ክትረክብ ተማህሊሎም። ንብሕታዊ ጸሎት ናይቶም ሕሙማንን ዝሳቐዩ ዘለዉ ሰባትን ድማ ብሕድሪ ናብ ቅድስቲ ድንግል ማርያም ኣወፈዩ። ሓደ ካብቶም መራሒ መደብ ዝነበረ ክቡራንን ክቡራትን ርእሰ ሊቃነ ጳጳሳት ኣብ ሎርድስ ኣብ መንጎና ኣለዉ ቢሉ ምስ ኣመልከተ እቶም ህዝቢ ብሓጐስን ጣቕዒትን ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኮይኖም ክዝምሩ ጀመሩ። ይኹን እምበር ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተወሰነ ደቓይቕ ተንበርኪኾም ኣብቲ በዓቲ ግልጸት ክጽልዩን ከለዉ እዚ ዓብዪ ድምፂ ናብ ዓሚቝ ጸጥታ ተቐየረ። ቅዱስነቶም ድማ ነቲ በዓቲ ድሕሪ ምስላም ቀሲሎም ኣብ ዙርያ እቲ በዓቲ እናተዘዋወሩ ሽምዓታት ኣብርሁ። ካብ መላእ ዓለም ዝመጹ ነጋድያን ፈውስን ሰላምን ንምድላይ ኣብ ሉርድስ ይርከቡ ነበሩ። እዛ ምሸት እዚኣ ድማ ነቶም ተካኢ ቅዱስ ጴጥሮስ ኣብ ቅድሚ እኖና ቅድስቲ ድንግል ማርያም እታ ፍቕሪ ዝመልአት ኣደ ፈረንሳ ብምርካቦም ኣዝዮም ተሓጐሱ። እዛ ሃገር እዚኣ ልክዕ ከም ዝተረፈ ዓለም ብውጥረትን ምክፍፋልን ከምኡውን ህዝባን ቤተ ክርስትያናን እተተንከፈት ሃገር እያ። ቅዱስ ኣቦና ድማ ምእንቲ ኣብ መንጎ ህዝባ ሕውነታዊ ስኒት ምእንቲ ክሰፍን ምእንቲ ድኻታትን እቶም ኣዝዮም እተሸገሩን ምእንቲ እቶም ዝሳቐዩ ዘለውን ምእንቲ ሰላም ከኣ ጸልዮም። ንህዝባን ንዅሉ ዓመፅን ጽልእን ዘወግድ ኵሉ ሰብ ክሰርሕን ስድራ ቤታት ክምስርትን ብሰላምን ህድኣትን ምሉእ ህይወት ክነብር ዘኽእሎ ስኒት ዘለዎ ሕብረተሰብ ምእንቲ ኸሃንጹ ህያብ ሕውነታዊ ስኒት ኣማልድሎም። እቶም ኣዝዮም ጽጉማትን ድኻታትን ወትሩ ክድገፉ ንሃገሮም ፈረንሳ መስዋዕትታት ክኸፍሉ ድልዋት ክኾኑ ንዘጋጥሞም ብድሆታት ምላሽ ክህቡ ዝኽእሉን ከምኡውን ንሓባራዊ ረብሓ ንምግልጋል ህንጡያትን ጥበበኛታትን ለጋሳትን መራሕቲ ሃብዮም ክብሉ ጸልዮም። ብድሕሪ ዝርእሰ ሊቃነ ጳጳሳት ኣብ መንበረ ታቦት ናይቲ በዓቲ ወርቃዊ ጽጌረዳ ኣንበሩ። ዝህያብ እዚ ድማ ርእሰ ሊቃነ ጳጳሳት ብልማዳዊ መንገዲ ንድንግል ማርያም ዘለዎም መንፈሳውነት ዘመልክት እዩ ዝነበረ።
0: እዚ ዜና ቫቲካን እዩ። ናይ ቅዱስ መንበራና ጸሓፊ ኣብ ኒውዮርክ ኣብ ዝካየድ ዘሎ መበል 81 ሓፈሻዊ ጉባኤ ውድብ ሕቡራት ሃገራት ተረኺቦም ኣብ ዘስምዖ መደረ ውግእ ደው ክብል ኣህጉራዊ ሕጊ ክኽበር ሓላፍነታዊ ኣጠቓቕማ ሰብ ስርሑ ኣስተውዕሎን ዳግማይ ብዙሕ ጎናውነት ምትእስሳርን ክግበር ጻውዒት ኣቕሪቦም። ካርዲናል ፔትሮ ፓሮሊን ኣብ ኣህጉራዊ ዝምድናታት ንዓበይ ዝኸይድ ዘሎ ጽጋቴናነት ሓይሊ ኣብ ምጥንቃቕ ማሕበረሰብ ዓለም ብዘተ ብፍትሕን ኣኽብሮት ኣህጉራዊ ሕግን مت أمامنا نعب نبورك من لس عب نيويورك كاب علت إسران كلتن كسا علت إسران شمانتن مسكرم عب زكاير زلو مبال سمعنين حدن حفشو غبا حبرات حقرات عب زسم عما دارت أو عيد كام زقرابون بس قناتهم نتقابع يعني نعير سريكان باباسات اليوم مبال عصر تربعة سلامة أقريبهم نعيلو معامت حفشو غبا عود حبرات حقرات مرحك عال مملاس مت أمامان ممحدار لوتي نخلص داكم حبرات حقرات حتوط قبرة قبعون بوليتيكاون قديتا يوكل زبل مقان بمزخخار نفس وكف أغراو تكال كينو حقا وقرطو أدمعين خخوون أبمانقو أبالاتو حد حداو متأممان يتقلب متأممان بحد حداو مكببارن زتن كومو أون لسبعة وكبرن فتحن توفاينت كمزة عبد ما يستبخلو كاردينال بارولين أب سلامن فتحن حقن زتا كورو كم أقل دستمت كلات سنميلاو كلي أورك بالزبل رسالي كان باباسات اليوم مبال عصر تربعة زقلتو حساب أقولي حوم رسالي كان باباسات كاب بحل السلطان ناب حقين بحل الزتن مسققار زقربو تساوع تزكيرهم أبو دما الزتن سنميلاو كلي أوركبن نبور مفتح قريجة يخوون سلام ألو تاويك الأيقونان بيلوم سلام حقن فتحن كمزحاتتن أبو وشتن أبو مانغو أهزاب فتحو زمدنا نما مصرات بتعقستي دي بعقوس عريكه الناس كم زلوا الزخاخيرهم السلام فرفتحي ايو زي معريونات مقلال مقحاس مسرطهم السلاعاتن نخالوت كم احواتن احاتن افلتو زي محابن اب مانغو نقريتش تابركتوز قبرو رقاحتات مخانما ملكيتهم ناب مرقاف اطوار داقماي تسعرتات كقبر تسعويعهم حقاوس كفتاتات مكلخال حاقر ناب سفيح داقماي عدك زواسد وددرك خاون يبلون انكبلو يتنقغو رؤي كفال نايتي مت اتتاو ادت باباو اللوت بفلاي دما اب سب سرعو استو حلزتو كورا ايو كاردينال بارولين اب زي نتي سب ناب تتقامي تساب تساب وي مسارحن موراد اب حدا قاز اتو زمن رسالي كان باباسات لين مبال عصر تربعة سبعة ونت سب معك انخلو معبالا خوينو كقدسل يتعلو كاتلتي رئيسة ما حادار زخونو سرعتات اتوار زت البو قبرا قبا حدوتات اقولي حوم حلافنت اتقاق ما كتال حيلي ناب ماشن كسكا غير كم زي بلو التحساسي بوم كتال حيلي نمتقام زقبر وسانة نزاي قلوط اوي اوتوماتيك مسرح كوها بأيك لن ايو انتاي داعا ابا تحتي ادماعي بنقحتن حلاف النتاون كود تصرحا ودي سب ايو كقاون زلو كدست مانبر نسلاماو هزب تحتا تنتن حالوان النار رقاقات ناي ادات بابا وددر اتوار كدر تزغيل اهوراو معاكف كم اتدقف وصيقوم بوما حبار ادات بابا كدام النتسب او النتسب كخبر اللو زيخا حلنان ناتنتن ودسبن معبال ادت بابك مرحن درتو كوسنن يخلو إلام كاردينال بارولين حيالو كتصال قجتات بمحساب تصعبواتات بقلطف داو كبلون ناب سنميلاو كلي اوركبك من لسون تصوي عام بزعبا يوكراين دحري ناي لعلي اربعة عمد كونات كتر زموتو السبات النوسخي خير كمزلو قليصوم سلام كنواح ايك لن ايو اتصوار سق كبل اللو دبدابات دما داو كبل اللو بيلوم كتصبتاوي ملؤون ادماعي تخصدو مبال كدقف التحساسي بوم بزعبا قجت إسرائيلين فلسطين بزملكات كدست مانبر أب معرباو قماقم يوردانوس أب لعلي سلاماويان فلسطيماويان زفتزام عمس لو كبل التقربات أو عتداجي من بمقرب أب غازة زقات مزولو سباو كلولاو سكفت أم بمقلات سفيح عنوات جملاوي ممزبالن كبيد حصرتاتن بمدكاس أحبرسب عالم فتحاون نبارن سلامن ممتع بزبل علامة كلتا حقرات نزبل فتح كسرح التحساسي بوم أب زوبا وشمت ميانمار سودان دبوب سودان سوماليا ديموكراسية ريبوبليك كونغو موزامبيك فنزويلا هايتن كالوات زفتر قجتاتن سباو وهزوز كونتاتن عمل كيتوم زتا سبعو حاجز أركن مخبار سبعو كبرن كرقاقت ساوعت كم زقربو زينا فاتيكان أفليتو ناي كدس منبر متأتتاوون أدما ساونت سبعو مسلاتن حلوان ايتوم أزيوم تقعال عتزو قونو سدتيناتاتن تمزابلتن زماع كلموخوانو بأتسن عتاز زخاخيروم كبري أبملك عمدراوي أكامامتا وي محبارو كتباو كونتاز مركوز أيكونن اتوم زنكساقسو وي كغعزو ክሕዙ ዝግደዱ ኩሉ ግዜ ክብረቶም ክሕሉ ኣለዎ ብተወሳኺ ሃይማኖታዊ ናፅነት እናሓሰቡ ኣብ ልዕሊ ክርስትያንን ካልኦት ሃይማኖት ማሕበረሰባትን ዝፍፀም ኣድልዎ ዓመፅን ስደትን ድማ ኮኒኖም ምክልኻል ናፅነት ዝኾነ ሓደ ሕብረተሰብ ናፅነት ኩሉ የሐይል ኢሎም ናብቲ ናይ ሓፈሻ ሓውደ ጉባኤ ኣመራሒ ቃል ምንስ ቢሎም ብዝሓ ጎናውነት ኣብ ቅልውላው ከም ዘሎ ኣሚኖም እዚ ድማ ዳግማይ ኣህጉራዊ ምትሕብባር ዝያዳ ኣድላይ ከም ዝገብሮ ኣፅኒዖም ብምዝኽኻር ቅልውላው ብዝሓ ጎናውነት ምትእስሳር ንብዝሓ ጎናውነት ምትእስሳር ዘለዎ ኣገዳስነቱ ኣየጉድሎን እዩ እቲ ዝድለ ዓመፅ ካብ ብምጥቃም ፍትሒ ናይ ምድጋፍ ድሌት ኣክንዲ ንዕብለላ ምግዛእ ንልዕልና ሕጊ ናይ ምድጋፍ ድሌት ካብ ጥፋኣት ንላዕሊ ሰላም ናይ ምምራፅ ድሌት እዩ እንክብሉ ይምግቱ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና ብጀካ ብሬዲዮ በፌስቡክን ማርበብ ሐበሬታ ቫቲካን ኒውስ ክፍርትራ አቢልኩም ክትከታተሉ ከምትኽእሉን ከምኡ እውን ናይ ኢሜል አድራሻና tigrino@spc.vv ምዃኑ ንሕብር። ሪቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس